የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ

እኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው። Thank you.

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የምትተላለፍላችሁ የማክሰኞ መስከረም 12 2019 ዓመተ ምህረት ስርጭታችን አሁን ጀመረ። ለዕለቱ ያሉንን ዝግጅቶች በቅድሚያ እናስተዋውቃችሁ። ቫቲካን የርዕሰ ሊቃነ ጳጳሳት ሊዮ 14ኛ የላቲን አሜሪካ ሐዋርያዊ ጉብኝት መርሃ ግብር ይፋ ማድረጉን የተመለከተ ዘገባ በቀዳሚው ዜናችን እናስደምጣችኋለን። በመቶዎች የሚቆጠሩ ህፃናት ከርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጋር የመቁጠሪያ ጸሎት እንደሚያደርሱ መገለጹን የተመለከተ ዘገባ በሁለተኛው ዜናችን እናቀርብላችኋለን። በጋዛና በዌስት ባንክ የሚገኙ ህፃናት በመጪው የክረምት ወር ለአዳዲስ አደጋዎች እንደሚጋለጡ መነገሩን የተመለከተ ዘገባ በሶስተኛው ዜናችን እናቀርብላችኋለን። በመጨረሻም የካቶሊክ ቤተ ክርስቲያን ማህበራዊ አስተምሮ በሚል ርዕስ የተዘጋጀ ሳምንታዊ ዝግጅት እናቀርብላችኋለን። እነዚህን ለዕለቱ ያልናቸውን ዝግጅቶች በሙሉ አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦቼ መብራቱ ኃይለ ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታን መመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

0: ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ቫቲካን የርዕሰ ሊቃነ ጳጳሳት ሊዮ 14ኛ የላቲን አሜሪካ ሐዋርያዊ ጉብኝት መርሃ ግብር ይፋ አደረገ። የቅድስት መንበር መግለጫ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከጥቅምት 27 እስከ ህዳር 8 2019 ዓመተ ምህረት ድረስ በኡራጓይ፣ በአርጀንቲናና በፔሩ የሚያደርጉትን የሐዋርያዊ ጉብኝት መርሃ ግብር አርማዎችና መሪ ጭብጦችን ይፋ አድርጓል። ቅድስት መንበር መስከረም 11 2019 ዓመተ ምህረት በሰጠችው መግለጫ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከጥቅምት 27 እስከ ህዳር 8 2019 ዓመተ ምህረት ድረስ በላቲን አሜሪካ አገራት ኡራጓይ፣ አርጀንቲናና ፔሩ የሚያደርጉትን የሐዋርያዊ ጉብኝት መርሃ ግብር ይፋ ያደረገች ሲሆን በ12 ቀናት ውስጥ ወደ 10 ከተሞች እንደሚጓዙ በመግለጽ ከጉብኝታቸው መርሃ ግብር ጎን ለጎን ለሶስት የጉዞ ምዕራፎች የተዘጋጁ አርማዎችንና መሪ ጭብጦችን ይፋ አድርጋለች። ቅድስት መንበር ከዚህ በፊት ሐምሌ 29 2018 ዓመተ ምህረት በሰጠችው መግለጫ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በላቲን አሜሪካ ሐዋርያዊ ጉብኝት የሚያደርጉባቸውን ቀናትና የሚጎበኟቸውን ከተሞች ይፋ ብታደርግም የአሁኑ መግለጫዋ የጊዜ ሰሌዳን፣ ቦታዎችንና የተለያዩ ተግባራትን ጨምሮ ተጨማሪ ዝርዝሮችን እንደሚያካትት ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በኡራጓይ ከጥቅምት 27 እስከ ጥቅምት 29 ድረስ ጉብኝት የሚያደርጉ ሲሆን በእነዚህ ቀናት ውስጥ የሚጎበኟቸው ከተሞች ሞንቴቪዲዮ፣ ፓይሳንዱ እና ፍሎሪዳ እንደሆኑ ታውቋል። የቀድሞ ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ እንደ ጎርጎሮሳውያኑ በ1988 ዓ ም ኡራጓይን መጎበኘታቸው ይታወሳል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በኡራጓይ ለሚያደርጉት ሐዋርያዊ ጉብኝት የመረጡት መሪ ጭብጥ እነሆ ለሕዝብ ሁሉ ታላቅ ደስታ የሚሆን የምሥራች እነግራችኋለሁ የሚል ሲሆን ይህም መልአኩ በቤተልሔም ላሉት እረኞች ከሰጠው የመጽናኛ መልእክት የተወሰደ መሆኑ ታውቋል። በአርማው ላይ የሚታየው መስቀል የኢየሱስ ክርስቶስን መሰቀልና ከሞት መነሳት የሚያሳይ ሲሆን እንዲሁም ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከእመቤታችን ቅድስት ድንግል ማርያምና ከ33 የኡራጓይ ባልደረቦች ጋር ሆነው ያሳያል። ከእነርሱ በላይ የሚታየው የፀሐይ ምስል የኡራጓይ ብሔራዊ ማንነት የሚገልጽ የግንቦት ፀሐይ ምልክት ሲሆን ሰማያዊው ቀለም ብሔራዊ ባንዲራዋን ያስታውሳል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ወደ አርጀንቲና የሚያመሩት ጥቅምት 29 2019 ዓመተ ምህረት ሲሆን እዚያም እስከ ህዳር 2 ድረስ እንደሚቆዩ ታውቋል። ይህም በቦይነስ አይረስ፣ በኮርዶባና በሉጃን የሚያደርጓቸውን ጉብኝቶች ያካትታል። አርጀንቲና የቀድሞ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ የትውልድ አገር እንደመሆኗ ቅዱስነታቸው በዚች አገር የሚያደርጉት ሐዋርያዊ ጉብኝት ልዩ ትኩረት ይሰጠዋል ተብሏል። የርዕሰ ሊቃነ ጳጳሳት ሊዮ 14ኛ የአርጀንቲና ጉብኝት የቀድሞ ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ ከ40 ዓመታት በፊት ማለትም እንደ ጎርጎሮሳውያኑ በ1987 ዓመተ ምህረት ካደረጉት የመጨረሻ ጉብኝት ወዲህ ለመጀመሪያ ጊዜ የሚደረግ የርዕሰ ሊቃነ ጳጳሳት ጉብኝት እንደሚሆን ይጠበቃል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በአርጀንቲና ለሚያደርጉት ሐዋርያዊ ጉብኝት የመረጡት መሪ ጭብጥ እንኳን ደህና መጣችሁ፣ ወንጌልን አውጁ የሚል ሲሆን አርማውም በመሃል የመስቀል ምልክት የሚታይበት የሰዎች ስብስብን የሚያሳይ እንደሆነ ታውቋል። የምስሎቹ አደረጃጀት እያንዳንዱ ሰው በጋራ የኃላፊነት ስሜት የሚሳተፍበትን የጋራ ጉዞ የሚያመለክት ሲሆን ከተገናኙበት ጊዜ ጀምሮ እስከ ወንጌል ምስክርነት ድረስ እንደ ሚስዮናዊ ደቀ መዝሙር በኅብረት መጓዝን እንደሚያመላክት ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ወደ ፔሩ የሚጓዙት ህዳር 2 2019 ዓመተ ምህረት ሲሆን እዚያም እስከ ህዳር 8 ድረስ እንደሚቆዩ የጉብኝታቸው መርሃ ግብር አመልክቷል። ይህ ረጅሙ የጉብኝታቸው ክፍል በሊማ፣ በቺክላዮ፣ በኩዝኮና በፑካልፓ ውስጥ የሚያደርጉትን ቆይታ ያካትታል። ቅዱስነታቸው በፔሩ የሚያደርጉት ሐዋርያዊ ጉብኝት በተለይ በአገሪቱ ውስጥ ለዓመታት በሚስዮናዊነት ላበረከቷቸው ሐዋርያዊ ሥራዎች ትልቅ ትርጉም እንደሚኖረው ታውቋል። የቅዱስነታቸው የፔሩ ሐዋርያዊ ጉብኝት መሪ ጭብጥ ልባችንን እንክፈት የሚል ሲሆን አርማውም ለእግዚአብሔር፣ ለሌሎችና ለመጪው ጊዜ ግልጽ መሆን እንደሚገባ በሚያሳይ ልብ የተዘጋጀ እንደሆነ ተመልክቷል። በውስጡም መንፈስ ቅዱስ በእርግብ አምሳል የተገለጸበት የፔሩ ካርታ ያለው ሲሆን በመሃል ላይ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በፔሩ ቅዱሳን እነሱም በሊማ ቅድስት ሮዝ፣ በሞግሮቪዮ ቅዱስ ቱሩቢየስ፣ በቅዱስ ማርቲን ደ ፖሬስ፣ በቅዱስ ፍራንሲስ ሶላናና በቅዱስ ዮሐንስ ማስያስ መከበባቸውን የሚያሳይ እንደሆነ ታውቋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። በመቶዎች የሚቆጠሩ ሕፃናት ከርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጋር የመቁጠሪያ ጸሎት እንደሚያደርሱ ተገለጸ። በሮም ከሚገኙ ትምህርት ቤቶችና ቁምስናዎች የተውጣጡ ቁጥራቸው ከ700 እስከ 1000 የሚደርሱ ሕፃናት በቫቲካን የአትክልት ስፍራ ጥቅምት 22 2019 ዓ ም ከርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጋር የመቁጠሪያ ጸሎት እንደሚያደርሱ ታውቋል። ሮም ውስጥ ከሚገኙ ቁምስናዎችና ትምህርት ቤቶች የተውጣጡ ከ700 እስከ 1000 የሚደርሱ ሕፃናት ጥቅምት 22 ቀን ከርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጋር በቫቲካን ውስጥ ተሰብስበው የመቁጠሪያ ጸሎት የሚያደርሱ ሲሆን የመቁጠሪያ ጸሎት በህብረት የሚያደርሱ 1 ሚሊዮን ሕፃናት በሚል የተጀመረውን ተነሳሽነት ለማስታወስ የሚዘጋጀውን ስነ ስርዓት የሚያስተባብረው በችግር ውስጥ ለምትገኝ ቤተ ክርስቲያን እርዳታ የሚያደርግ ጳጳሳዊ ፋውንዴሽን መሆኑ ታውቋል። በእለቱ ማምሻውን በቫቲካን ውስጥ የሎርድ ዋሻ ምሳሌ በሚገኝበት ስፍራ ከሰዓት በኋላ በ11 ሰዓት ላይ ሕፃናትና ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በስፍራው መገኘት ካልቻሉት ልጆች፣ ቤተሰቦች፣ ትምህርት ቤቶችና የክርስቲያን ማኅበረሰቦች ጋር መንፈሳዊ አንድነት በመፍጠር እንደሚጸልዩ ድርጅቱ በመግለጫው አስታውቋል። ጳጳሳዊ ፋውንዴሽኑ ይህንን ተነሳሽነት ከ20 ዓመታት በላይ ሲያካሂድ ቆይቷል። ነገር ግን የመቁጠሪያ ጸሎት በህብረት የሚያደርሱ 1 ሚሊዮን ሕፃናት የሚለው ተነሳሽነት ዘንድሮ ለመጀመሪያ ጊዜ ለአንድ ሳምንት ከመስከረም 21 እስከ መስከረም 27 2019 ዓ.ም ድረስ እንደሚቆይ ታውቋል። ይህም ማኅበረሰቦች፣ ቤተሰቦችና ትምህርት ቤቶች የሚመቻቸውን ቀን እንዲመርጡ ዕድል ይሰጣል። ይህ ሁሉ ሲሆን እያንዳንዱ ማኅበረሰብ በሚገኝበት ቦታ ሆኖ ለሰላምና ለአንድነት በሚደረገው ጸሎት እንደሚተባበር ታውቋል። የእመቤታችን የቅድስት ድንግል ማርያም በዓል በሚከበርበት መስከረም 27 2019 ዓ.ም የጸሎት ዝግጅቱ ፍጻሜ እንደሚሆን ታውቋል። የጸሎት ሥነ ሥርዓቱ የሚፈጸመው በቫቲካን ውስጥ ብቻ ሳይሆን በመላው ዓለም ማለትም በቦሊቪያ ከሚገኙ የአማዞን ክልል ተወላጆች ማኅበረሰቦች እስከ ሱዳን፣ ዚምባብዌ፣ ሞዛምቢክ፣ ሴራሊዮንና ሌሎች በጦርነት በድህነትና ባለመረጋጋት የተጎዱ አብያተ ክርስቲያናት ባሉባቸው አካባቢዎች የሚገኙ ምዕመናን በጸሎት ዝግጅቱ እንደሚሳተፉ ታውቋል። በሱዳን የሚገኙ በርካታ ቁምስናዎችና ትምህርት ቤቶች በዝግጅቱ የሚሳተፉ ሲሆን በአትላንቲክ ውቅያኖስ ማዶ በቮሊቪያ አማዞን ክልል በሚገኘው በቲማኔ ማኅበረሰብ ውስጥ የሚገኙ ሕፃናት ቀደም ሲል የመቁጠሪያ ጸሎት ዝግጅት መጀመራቸው ይታወሳል። ዚምባብዌ ውስጥ በቡላዋዮ ሀገረ ስብከት ውስጥ የሚገኘው የቅዱስ ክርስቶፈር ቁምስና እሁድ መስከረም 24 2019 ዓ ም ሕፃናትን ለሰላም ጸሎት እንደሚሰበስባቸው ይጠበቃል። በደቡብ አሜሪካ አገር ፓራጓይ ውስጥ የሚገኘው ሬዲዮ ፓይፑኩ ሕፃናት በቅዱስ ዩጄኒዮ ደማዚኖድ ቁምስና የሚያደርሱትን የመቁጠሪያ ጸሎት ዝግጅት በቀጥታ እንደሚያስተላልፈው ታውቋል። የዘንድሮው ተነሳሽነት እመቤታችን ቅድስት ድንግል ማርያም ፖርቱጋል ውስጥ ፋጢማ በተባለ አካባቢ ለሚገኙት ወጣት ባለራእዮች በመጨረሻም ንጹሕ ልቤ ያሸንፋል ስትል ባስተላለፈችው መልእክት መሠረት እንደሆነ ታውቋል። ለተሳታፊዎች በቀረበው ግብዣ ላይ የዓለም አቀፍ ጳጳሳዊ ፋውንዴሽን ፕሬዚደንትና በቅድስት መንበር የክርስቲያኖች አንድነት ማስፋፊያ ጳጳሳዊ ጽሕፈት ቤት ዋና ኃላፊ ብፁዕ ካርዲናል ኮርት ኮክ እንደገለጹት ንጹሕ ልብ እመቤታችን ቅድስት ድንግል ማርያም ሕይወቷን ለመንፈስ ቅዱስ ሙሉ በሙሉ ክፍት ማድረጓን እንደሚወክል ገልጸው እመቤታችን ቅድስት ድንግል ማርያምን የእምነት የጸሎትና የፍቅር ምሳሌ አድርገዋል። በተለይም ዛሬ በአመፅ፣ በስደት፣ በድህነትና አለመረጋጋት በሚታይበት ዓለማችን ውስጥ ይህ ተነሳሽነት አስፈላጊ መሆኑ ይታወቃል። ከተለያዩ አገራት የመጡ ሕፃናት በተለያዩ ቋንቋዎች የሚጸልዩበትና ልዩ ልዩ ባህሎች የሚገኙበት ምስል ቀላል ቢመስልም ሁሉን አቀፍ የመተማመንና የተስፋ ምልክት ሆኖ እንደሚያገለግል ተገልጿል። የመቁጠሪያ ጸሎት በህብረት የሚያደርሱ 1 ሚሊዮን ሕፃናት የሚለው ተነሳሽነት እንደ ጎርጎሮሳውያኑ በ2005 ዓ ም በቬኔዙዌላ የተጀመረ ሲሆን በኋላም ሕፃናት ከቤተሰቦች፣ ከቁምስናዎች፣ ከትምህርት ቤቶችና ከቤተ ክርስቲያን ቡድኖች ጋር በየአህጉሩ የሚያካሂዱት ዓለም አቀፍ የጸሎት መረብ መሆኑ ይታወሳል። ተነሳሽነቱ ጣሊያናዊው የፔትሬልቺናው ቅዱስ ፒዮ የ1 ሚሊዮን ሕፃናት የመቁጠሪያ ጸሎት ዓለምን ይለውጣል የሚለውን ተነሳሽነት እያበረታታ እንደሚገኝ ታውቋል። ይሁን እንጂ የጸሎት ጥሪው በልጆች ላይ ብቻ የተወሰነ ሳይሆን ለሁሉም ሰው በመሆኑ ወላጆች፣ አስተማሪዎች፣ ካህናት፣ ገዳማውያንና ገዳማውያት፣ የትምህርተ ክርስቶስ መምህራንና ቤተሰቦች በዝግጅቱ እንዲሳተፉ ሲል በችግር ውስጥ ለምትገኝ ቤተ ክርስቲያን እርዳታን የሚያደርግ ዓለም አቀፍ ጳጳሳዊ ፋውንዴሽን ያሳስባል። ምንም እንኳን የመቁጠሪያ ጸሎቱን በሙሉ መጸለይ የማይቻል ከሆነ አንድ ሰላም ላንቺን በታማኝነት መጸለይ ዓለም አቀፍ የጸሎት ትስስርን ሊያሳድግ ይችላል ሲል ጳጳሳዊ ፋውንዴሽኑ አጽንኦት ሰጥቷል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። በጋዛና በዌስት ባንክ የሚገኙ ሕፃናት በመጪው የክረምት ወር ለአዳዲስ አደጋዎች እንደሚጋለጡ ተነገረ። ዘገባውን ዘላለም ኃይሉ እንደሚከተለው ያቀርበዋል።
1: በጋዛ ክረምት እየቀረበ በመጣበት በአሁኑ ወቅት የሰብአዊ እርዳታ ድርጅቶች በአካባቢው የሚገኙ ህጻናትና ቤተሰቦች በፈራረሱ መኖሪያ ቤቶች፣ ተጨናነቁ የተፈናቃዮች መጠለያዎችና በአስቸጋሪ የአየር ንብረት ምክንያት ተጨማሪ አደጋዎች እንደሚገጥማቸው ያስጠነቀቁ ሲሆን በቅርቡ የተከሰተውን የአንድ ህንፃ መደርመስን ተከትሎ የሚከናወኑት የነፍስ አድን ስራዎች በአስቸኳይ ጊዜ እርዳታን በማቅረብ ረገድ ያሉትን ተከታታይ ተግዳሮቶች ጎላ አድርገው ያሳያሉ ተብሏል። የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ በጋዛ ሰርጥና በዌስት ባንክ ውስጥ ወደ 540 ሺህ የሚጠጉ ህጻናትና ቤተሰቦቻቸውን ለመደገፍ 97.5 ሚሊዮን የአሜሪካን ዶላር እንደሚያስፈልግ ይፋ ያደረገ ሲሆን ከዚህም በተጨማሪ ተቋሙ መጪው የክረምት ወቅት የአካባቢው ቤተሰቦች ቀዝቃዛ የአየር ሁኔታ፣ ከባድ ዝናብ፣ ጎርፍና ሌሎች ለህይወት አስጊ የሆኑ ሁኔታዎች እንደሚገጥሟቸው አሳስበዋል። በጋዛ ውስጥ ከጠቅላላው 1.76 ሚሊዮን በላይ ህዝብ መካከል 84 በመቶ የሚሆነው ህዝብ ለተጨናነቁ መጠለያ ጣቢያዎች ወይም በተጎዱና በቂ ያልሆኑ መጠለያዎች ውስጥ እንደሚኖሩ ዩኒሴፍ የገለጸ ሲሆን እንደዚህ አይነት ሁኔታዎች ቤተሰቦችን ለቀዝቃዛ የአየር ሁኔታና ለዝናብ እንደሚያጋልጣቸው አስጠንቅቀዋል። እነዚህ አደጋዎች በተለይ ለህፃናት አስጊ እንደሆኑ የጠቆመው ተቋሙ ስር የሰደደ የጤና ችግር ያለባቸው ጨቅላ ህጻናት፣ አዳጊዎችና ውስብስብ የጤና ችግር ያለባቸው ህጻናት ለሳምባ ምች፣ ለመተንፈሳ አካላት ኢንፌክሽኖች፣ ውሃ ወለድ በሽታዎች እንዲሁም ለቅዝቃዜና በቂ ካልሆኑ የመኖሪያ ሁኔታዎች ጋር የተያያዙ ሌሎች በሽታዎች የበለጠ ተጋላጭ እንደሚሆኑም አመላክቷል። ዩኒሴፍ በጋዛ ሰርጥ ውስጥ ባለፈው የክረምት ወቅት ጨቅላዳ ህጻናትን ጨምሮ ቢያንስ 11 ህጻናት በሳምባ ምች በሽታ እንደሞቱ ያስታወሰ ሲሆን ኤጀንሲው ወቅታዊና አስቸኳይ የሆነ እርዳታ ማድረግ ተጨማሪ ሞትንና በሽታን ለመከላከል እንደሚረዳ አጽንኦት በመስጠት አሳስበዋል። በፍልስጤም ግዛት የዩኒሴፍ ልዩ ተወካይ የሆኑት ጆናታን ቬች ይህንን አስመልክተው እንደተናገሩት በመቶ ሺዎች ለሚቆጠሩ ህጻናት ክረምት ወቅታዊ ችግር ብቻ ሳይሆን ወራቱ ለህልውናቸው፣ ለደህንነታቸው እና በህይወት ስለመትረፋቸው ተጨማሪ ስጋትን ይፈጥራሉ ሲሉ ተናግረዋል። የህንፃው መፍረስ በግጭት ወቅት በተጎዱ ህንፃዎች ውስጥ የሚኖሩ ቤተሰቦች የሚያጋጥሟቸውን አደጋዎች ያሳያል የተባለ ሲሆን የነፍስ አድን መሳሪያዎች እጥረት ደግሞ መዋቅሮች ሲፈራርሱ ፈጣን ምላሽ የመስጠት አቅምን ይገድባል ተብሏል። ከዚህም በተጨማሪ የዩኒሴፍ ጥሪ ዌስት ባንክንም እንደሚያካትት የተገለጸ ሲሆን ግጭት፣ መፈናቀል፣ የመንቀሳቀስ ገደቦችና እየተባባሰ የመጣው የፋይናንስ ቀውስ ተጋላጭ የሆኑ ቤተሰቦች ለክረምት ወቅት የሚያደርጉትን ዝግጅት እያዳከሙ እንደሚገኝ እና እነዚህ ጫናዎች ህጻናትን ለከባድ ሁኔታዎች እያጋለጡ መሆናቸው ኤጀንሲው አስጠንቅቋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የማክሰኞ መስከረም 12 2018 ዓመተ ምህረት ዝግጅታችን ነው። ከዚህ ቀጥሎ የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል ርዕስ የሚቀርብ ሳምንታዊ ዝግጅታችንን እናስደምጣቸዋለን። የፕሮግራሙ አዘጋጅና አቅራቢ መብራቱ ኃይሌ ጊዮርጊስ ነው።
2: ክቡራንና ክቡራት አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል ዘወትር ማክሰኞ በዚህ ሰዓት የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት ነው። በዛሬው ዕለት ስርጭታችን ወደ እናንተ አድማጮቻችን የምናቀርበው ዝግጅት የሚሆነው ሰውና ሰብአዊ መብቶቹ በሚል አርዕስት የቀረበ አስተምሮ ይሆናል። አብራችሁን በመሆን እንድትከታተሉን አሁንም በድጋሚ እንጋብዛለን።
0: የካቶሊክ ቤተ ክርስቲያን ማኅበራዊ አስተምህሮ።
2: ሰውና ሰብአዊ መብቶቹ። ተራ ቁጥር 1 ማኅበራዊ አስተምህሮና የስብና መርሆ። ቤተ ክርስቲያን በወንዶችና በሴቶች እንዲሁም በእያንዳንዱ ሰው ውስጥ የእግዚአብሔርን ሕያው መልክ ታያለች። ይህም መልክ የእግዚአብሔር ፍጹም አምሳል በሆነው እግዚአብሔርን ለሰው ሰውንም ለራሱ በሚገልጸው በክርስቶስ ምስጢር ውስጥ ከመቼውም ጊዜ በበለጠ ጥልቀትና ሙላት ይገኛል። ሁልጊዜም አዲስ ሆኖ ይታያል። ቤተ ክርስቲያን የምትናገረው ከፍተኛ ብቸኛ አገልግሎት የምትሰጣቸው ምንጊዜም ቢሆን የተቀበሉት ታላቅ መንፈሳዊ ጥሪ እንዲያስታውሱና ለዚህም ጥሪ የተገቡ እንዲሆኑ ያለማቋረጥ የምታስታውሳቸው ከእግዚአብሔር ودر يلي لونا يمي قسس سباوي مبتلة تقبلو لنزي وندوش الناسي توشنو يكزيابير ليج كريستوس سقابة ملبسو بلي يو مكنيات يه عند النتهو اللي كزيان دينورنا اندي تادس مادرك يرسوا مسارتاوي قديتانا تقبار اندهونا بيت كريستيان تقن الزبال ليج بيت كريستيان بقيتا بكريستوس عما كاينت بسباوي قودانا لمرامر قدامي مهونوان تاسايالج لمهونم تترالج اندزيهم بقربو هنا بروك بميتاوك امون بمايتاوك كولوم بلاي دقمو بدهوچنا بسقايتنيوچ بتقلو بهولوم سوست كريستوس يموتلتن يموتلاتن وندم ويم اهت اندياي طريوان تاستلالفالج اندنيا قرنطوس مراف 8 قطر 11 ودروم سوچ مراف 14 قطر 15 لاي اندتتكسو ماهبراوي هيوت هولو يسولج مگلچا ليو باهري اندهونه يتواقال بيت كريستيان لبزو گزياتنا ببزو منگدوچ يزي گنزابي وانا طبقا هونا قويتالج بهولوم زرفنا حبرتسبوس يسون ماكلنت اوقالج አረጋግጣለችም ስለዚህ ህብረተሰብ የቤተ ክርስቲያን ማህበራዊ አስተምሮ አላማ ነው ምክንያቱም እርሷ በማህበራዊ ኑሮ አንድ ከሆኑት ሰዎች ውጪ ወይም በላይ አይደለችምና ይልቁኑ በነርሱ ውስጥ ለነርሱ ብቻ ትኖራለች ይህ ጠቃሚ ግንዛቤ የሰው ልጅ የማህበራዊ ኑሮ አገልጋይ ወይም ገለልተኛ አካል ሳይሆን ሁልጊዜ ዋናው ባለቤት መሰረትና ግብ ነው በሚለው እሳቤ ተረጋግጧል ስለዚህ የማህበራዊ ኑሮ ጅማሮ ሰው ነው ህብረተሰቡም ዋና ንቁ ባለቤት ሰው ነው ህብረተሰቡም ዋናውን ንቁ ባለቤት ሊቃወም አይችልም ማንኛውም የህብረተሰብ መገለጫ በሰው ላይ ያተኮረ መሆን አለበት በተጨባጭ የታሪክ ሁኔታዎች ውስጥ ወንዶችና ሴቶች የካቶሊካዊ ማህበራዊ አስተሳሰብን ይወክላሉ በእውነቱ መላው የቤተ ክርስቲያን ማህበራዊ አስተምሮ የሚመነጨው የሰው ልጅ የማይገሰስ ክብር አለው ከሚለው መርሆ ነው ቤተክርስቲያን ይህንን እውቀት በብዙ መልኩ ስትገልጽ ከሁሉ በላይ የሰውን ክብር አቅጣጫ ለማስለወጥ ወይም መልኩን ለመቀየር የሚደረገውን ጥረት አልተቀበለችም ከዚህ በተጨማሪ በርካታ ሰባዊ ክብር ጥሰቶችን ብዙ ጊዜ አውግዛለች ታሪክ እንደሚያረጋግጠው የሰውን ክብር ለመጠበቅ የሚያስችሉ አንዳንድ ከሁሉ የተሻሉ እቅዶች የሚነሱት ከማህበራዊ የግንኙነቶች መዋቅር ነው አስከፊ የሰባዊ ክብር ጥሰቶችም ያሉት እዚህ ላይ ነው ተራ ቁጥር 2 ሰው የእግዚአብሔር አምሳያ ስለመሆኑ ሐለታዋ በእግዚአብሔር አምሳል የተፈጠሩ ፍጥረታት ሰው የእግዚአብሔር ፍጥረት እንደሆነ የመጽሐፍ ቅዱስ መሰረታዊ መልእክት ይነግረናል በእግዚአብሔር መልክ የተፈጠረ ልዩ ባህሪ እንዳለው ይገልጻል እግዚአብሔር ሰውን በመልኩ ፈጠረ በራሱ አምሳል ፈጠረው ወንድና ሴት አድርጎ ፈጠራቸው ይለናል ኦሪት ዘፍጥረት ምዕራፍ 1 ቁጥር 27 ላይ እንደተገለጸው እግዚአብሔር ሰውን የፍጥረት ሁሉ ማዕከልና ቁንጮ አደረገው ሰው በዕብራይስጥ ቋንቋ አዳም ከምድር አፈር በዕብራይስጥ ቋንቋ አዳማህ ተሰራ ባፍንጫውም የህይወትን እስትንፋስ እፈለበት ዘፍጥረት ምዕራፍ 2 ቁጥር 7 ላይ እንደተገለጸው ስለዚህ ሰው በእግዚአብሔር መልክ የተፈጠረ ስለሆነ የርሱ የሆነ ማንነትና ክብር ያለው ፍጡር እንጂ ከንቱ ነገር አይደለም ራሱን የማወቅ ራሱን የመቆጣጠርና ራሱን አሳልፎ የመስጠት እንዲሁም ከሌሎች ሰዎች ጋር አንድነትን የመፍጠር አቅም አለው ከዚህ በተጨማሪ ሰው በጸጋ ከፈጣሪው ጋር ቃል ኪዳን እንዲገባ ከርሱ በስተቀር ሌላ ማንኛውም ፍጡር ሊኖር የማይችለውን የእምነትና የፍቅር መልስ እንዲሰጠው ይተበቀበታል ሰው እግዚአብሔር መምሰሉ የሰው ህልውናና ባህሪ በተፈጥሯቸው ጥልቅ በሆነ አኳሃን ከእግዚአብሔር ጋር የተያያዙ መሆናቸውን ያሳያል ይህም ግንኙነት ራሱን ችሎ ያለ እንጂ በኋላ የሚመጣ ወይም ከውጭ የተጨመረ ነገር አይደለም መላው የሰው ህይወት እግዚአብሔርን በመናፈቅና በመፈለግ ላይ የተመሰረተ ነው ይህ ከእግዚአብሔር ጋር ያለው ግንኙነት ችላ ሊባል ወይም ሊረሳ ወይም ሊሰረዝ ይችላል ነገር ግን ከቶ ሊጠፋ አይችልም እንዲያውም ከዓለም ግዙፍ ፍጥረታት መካከል የእግዚአብሔር የመሆን ችሎታ ያለው ሰው ብቻ ነው ሰው ከእግዚአብሔር ጋር እንዲሆን የተፈጠረ ሰባዊ ፍጡር ነው። ሰው ህይወትና ራስን የመግዛት ችሎታ የሚኖረው በግንኙነት ውስጥ ነው። በተፈጥሮም ወደ እግዚአብሔር ያደላ ነው። በእግዚአብሔርና በሰው መካከል ያለው ግንኙነት በሰው ልጅ ተፈጥሯዊ ዝምድናና ማኅበራዊ ገጽታ ይንጸባረቃል። ሰው ብቸኛ ፍጡር አይደለም፣ ማኅበራዊ ፍጡር ነው። ራሱን ከሌሎች ጋር ካላዛመደ በስተቀር ሊኖር አይችልም። የተፈጥሮ ችሎታውን ሊያዳብርም አይችልም። በዚህ ረገድ እግዚአብሔር ሰዎችን ወንድና ሴት አድርጎ መፍጠሩ ኦሪት ዘፍጥረት ምዕራፍ 1 ቁጥር 27 ላይ እንደተገለጸው ትልቅ ቁም ነገር አለው። በዓለም ውስጥ የእርሱ ብቸኛ ማጣቀሻ ተክሎችና እንስሳት ቢኖሩ ኖሮ በኤደን ገነት የሰው እርካታ ማጣት በጣም ከፍተኛ በሆነ ነበር ይለናል ኦሪት ዘፍጥረት ምዕራፍ 2 ቁጥር 20 ላይ እንደተገለጸው። ሥጋዋ ከሥጋው አጥንቷ ከአጥንቱ የሆነች ዘፍጥረት 2 23 ላይ እንደተገለጸው እና የፈጣሪ እግዚአብሔር መንፈስ ደግሞ ያለባት ሴት መምጣቷ ብቻ ለሰው ልጅ ሕልውና አስፈላጊ የሆነ እርስ በርስ የመወያየት ፍላጎት ሊረካ ቻለ። በወንድ ሆነ በሴት ውስጥ የማንኛውም ሰው የመጨረሻ ግብና ሙላት የሆነው የራሱ የእግዚአብሔር ነጸብራቅ አለበት። ወንድና ሴት እኩል ክብርና ዋጋ አላቸው። ይህም የሆነው ልዩነት ቢኖራቸውም እንኳን ሁለቱም በእግዚአብሔር መልክ በመፈጠራቸው ብቻ ሳይሆን ለእኛ ባልና ሚስት የእኛ የሚሉት የጋራ ሕይወት መነሻቸው የእግዚአብሔር መልክ በመሆኑ ነው። በወንድና በሴት ባላቸው የጋራ ሱታፌ ጥልቅ በሆነ መንገድ ራሳቸውን ሙሉ ያደርጋሉ። ራሳቸውን በእውነተኛ ስጦታ መልክ በእርስ በእርስ በመሰጣጣት የራሳቸውን ማንነት ያውቃሉ። የእነርሱ የቃል ኪዳን አንድነት በመጽሐፍ ቅዱስ ውስጥ እግዚአብሔር ከሰው ጋር ያለው ቃል ኪዳን ትንቢተ ሆሴ ምዕራፍ 1 ቁጥር 3 ላይ እንደተገለጸው፣ ትንቢተ ኢሳይያስ ምዕራፍ 54፣ ወደ ኤፌሶን ሰዎች ምዕራፍ 5 ከቁጥር 21 እስከ 33 ላይ እንደተጠቀሰው፣ እንደዚሁም ለሕይወት እንደሚሰጥ አገልግሎት ሆኖ ቀርቧል። እንዲያውም ባልና ሚስት በእግዚአብሔር የፈጠራ ሥራ ሊሳተፉ ይችላሉ። እግዚአብሔር ባረካቸው እንዲህም አላቸው፣ ብዙ ተባዙ፣ ምድርንም ሙሏት ግዟትም ሲል ኦሪት ዘፍጥረት ምዕራፍ 1 ቁጥር 28 ላይ የተጠቀሰውን መናገሩ ይታወሳል። ወንድና ሴት በተለይ የሌሎቹ ሰዎች ሕይወት መንከባከብ ስላለባቸው ከሌሎች ሰዎች ጋር ግንኙነት አላቸው። ነፍሳችሁ ያለችበትን ደማችሁን በእርግጥ እሻለሁ፣ ከሰው እጅ፣ ከሰው ወንድም እጅ የሰውን ነፍስ እሻለሁ ኦሪት ዘፍጥረት ምዕራፍ 9 ቁጥር 5 ላይ እንደተገለጸው በማለት እግዚአብሔር ከውሃ ጥፋት በኋላ ለኖኅ ተናገረ። ከዚህ አንጻር የሰው ሕይወት የተቀደሰና የማይጣስ መሆኑን ከእግዚአብሔር ጋር ያለው ግንኙነት ያስገድዳል። አትግደል የሚለው አምስተኛው ትእዛዝ ተገቢ ነው፣ ምክንያቱም የሕይወትና የሞት ጌታ እግዚአብሔር ነውና። ለማይጣሰውና አንድነቱ መጠበቅ ላለው ሕይወት የሚሰጠው ክብር ከፍተኛውን ደረጃ የሚያደርሰው ባልንጀራህን እንደ ራስህ ውደድ ኦሪት ዘሌዋውያን ምዕራፍ 19 ቁጥር 18 ላይ እንደተገለጸው በሚለውና ኢየሱስ የባልንጀራችንን ፍላጎት እንድንፈጽም በሚሰጠን ትእዛዝ ነው። የማቴዎስ ወንጌል ምዕራፍ 22 ቁጥር 37 እስከ 40፣ የማርቆስ ወንጌል ምዕራፍ 12 ከቁጥር 29 እስከ 31፣ የሉቃስ ወንጌል ምዕራፍ 10 ከቁጥር 27 እስከ 28 ላይ እንደተገለጸው። ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያስደመጥናችሁ የፍትህና የሰላም ጳጳሳዊ ጉባኤ የቤተ ክርስቲያን ማኅበራዊ ትምህርት ስብስብ በተሰኘ አርዕስት ይፋ ከሆነው መጽሐፍ ላይ ሰውና ሰብአዊ መብቶቹ በሚል ንዑስ አርዕስት የቀረበውን ከአንቀጽ 105 እስከ አንቀጽ 113 ላይ የሰፈረውን አስተምሮ ነበር ወደ እናንተ አድማጮቻችን ያደረስነው። አብራችሁን በመሆን ስላዳመጣችሁን እጅግ ከፍ አድርገን እናመሰግናለን።
0: ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አማሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ Vatican News Amharic በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የመስከረም 13 2019 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የረቡዕ የመስከረም 13 2019 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ክፍል ሁለት ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። በኒውዮርክ ከተማ የሚካሄዱ የበርጎ ውይይቶች ዓለም አቀፍ መሪዎችን እንደሚያገናኙ መገለጹን የሚያመለክት ዜና በክፍል 3 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል አስተዋወቅናችሁ በዛሬው ለስርጭታችን በቅደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ለታዊ ዘገባዎቻችን ይሆናሉ። የዛሬው ለተረኛ አስተናጋጃችሁ እኔው መብራቱ ለጊዮርጊስ ከባልደረባይ ዮሐንስ መኮንን ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

ርዕሰ ሊቃነ ጳጳሳት ሊዮ እድገት ለሁሉም ሰው ዓለምን የተሻለ የሚያደርግ ከሆነ ብቻ እውነተኛ የሰው ልጅ እድገት ነው ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሁለተኛው የቫቲካን ጉባኤ ሰነዶች ላይ በተከታታይ የተቀላላ የትምህርተ ክርስቶስ አስተምሮ ያደረጉ እንደሚገኝ የሚታወቅ ሲሆን በዚህ መሰረት ቅዱስነታቸው በመስከረም 13 2019 ዓ.ም ተመረጠ። ከነዚህ የሁለተኛው የቫቲካን ጉባኤ ሰነዶች መካከል አንዱ በሆነውና ደስታና ተስፋ በተሰኘው ሐዋርያዊ ሕገ ደንብ አብይ አርስት ላይ ተንተርሰው በአጽናፈ ዓለም ውስጥ የሰው ልጅ እንቅስቃሴ ትርጉም በተሰኘው ንዑስ አርስት ላይ ያተኮረ የተቀላላ የትምህርተ ክርስቶስ አስተምሮ ማድረጋቸው የተገለጸ ሲሆን እድገት ለሁሉም ሰው ዓለምን የተሻለ የሚያደርግ ከሆነ ብቻ እውነተኛ የሰው ልጅ እድገት ነው ማለታቸው ተገልጿል። ክቡራንና ክቡራት አድማጮቻችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በወቅቱ ያደረጉትን የተቀላላ የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን በሚገባ መከታተል ያስችላችሁ ዘንድ በቅድሚያ በእለቱ የተነበበውን የመጽሐፍ ቅዱስ ቃል እናስደምጣችኋለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

ጌታ እግዚአብሔርም በስተ ምስራቅ በኤደን ገነት ተከለ፣ የፈጠረውንም ሰው ከዚያ አኖረ። በዚያም ጌታ እግዚአብሔር ለማየት ደስ የሚያሰኘውን ለመብላትም መልካም የሆነውን ዛፍ ሁሉ ከምድር አበቀለ። በገነት መካከል የሕይወት ዛፍ መልካሙንና ክፉን የሚያስታውቀውንም ዛፍ አበቀለ። ጌታ እግዚአብሔር ሰውን ወስዶ ያበጃትም ይጠብቃትም ዘንድ በኤደን ገነት አኖረው። ኦሪት ዘፍጥረት ምዕራፍ 2 ከቁጥር 8 እስከ 9 አልፎም ቁጥር 15 ላይ እንደተገለጸው።

ክቡራንና ክቡራት የዝግጅቶቻችን ተከታታዮች፣ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በወቅቱ ያደረጉትን የጠቅላላ የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን እንደሚከተለው አዘጋጅተነዋል። እንድትከታተሉን አሁንም በድጋሚ እንጋብዛለን።

0: Cari fratelli e sorelle, buongiorno e benvenuti. Continuando il nostro percorso sulla Costituzione pastorale Gaudium et Spes del Concilio Ecumenico Vaticano II, giungiamo al terzo capitolo della prima parte che ha un titolo attraente: l'attività umana nell'universo.
1: Wandimochenna etochenda menarfedacheu የሁለተኛው የቫቲካን ጉባኤ ሰነድ የሆነውና ስለ ቤተ ክርስቲያንና ዘመናዊ ዓለም ግንኙነት የሚያትተውን በላቲን ቋንቋ Gaudium et Spes በአማርኛው ደስታና ተስፋ እያጠናን ስንቀጥል አሁን ወደ መጀመሪያው ክፍል ሶስተኛ ምዕራፍ ደርሰናል። ይህም ምዕራፍ በዓለም ውስጥ የሰው ልጅ እንቅስቃሴ የሚል ርዕስ አለው። ዋናው ጥያቄ ነው በዓለም ውስጥ የሰው ልጅ እንቅስቃሴ እንዲሁም የቴክኖሎጂ የማህበራዊና የሳይንሳዊ እድገት ዋጋ ምንድነው? ጉባኤው ከተጠናቀቀ ከአራት አመታት ባነሰ ጊዜ ውስጥ ማለትም እንደ አውሮፓውያኑ የቀን አቆጣጠር ከሐምሌ 20 እስከ ሐምሌ

ጳጉሜ 1 1969 ዓ ም ምሽት ሰው ለመጀመሪያ ጊዜ ጨረቃን መርገጡ እናስታውስ ይሆናል። በእግዚአብሔር መልክና አምሳል የተፈጠረው የሰው ልጅ የእድገት ባለቤት ነው። በነጻነትና በአምሮ በመጠቀም ዕውቀቱን ያሰፋል። በዚህም መላውን ማህበረሰብ ወደፊት ያራምዳል። በተከታታይ ትውልዶች ውስጥ በኑሮ ሁኔታ ላይ የታዩትን መሻሻሎች በመመልከት ይህንን በቀላሉ መረዳት እንችላለን። እንዲያውም ሰነዱ እንደሚለው ሰው ቀደም ሲል ከሰማያዊ ኃይላት ይጠብቃቸው የነበሩትን በርካታ ጥቅሞች አሁን በራሱ ጥረትና ተነሳሽነት አግኝቷል ይለናል ጋውዲዩም ኤት ስፔስ በቁጥር 33 ላይ እንደተጠቀሰው። በዚህ ምክንያት አንዳንድ ተመራማሪዎች ሳይንሳዊና ቴክኖሎጂያዊ እድገትን ከእግዚአብሔር ጋር ያለውን የሰው ልጅ ግንኙነት የሚያዳክም እንዲያውም ግንኙነቱን አላስፈላጊ የሚያደርግ ወይም ከክርስቲያናዊ እምነት ጋር የሚቃረን አድርገው ሲያቀርቡ ቆይተዋል። ይህ አመለካከት ዘመናዊ ሰው ዓለምን በሚመለከትበት መንገድ ላይ ከቀድሞ ዘመናት ጋር ሲነጻጸር ለውጥ እንዲፈጥር አድርጎታል። እንዲህ አይነቱ የተሳሳተ አመለካከት በተለይ ከክርስቲያናዊ መገለጥ ጋር ያለውን ግንኙነት ባጣው የምዕራባውያን ባህል ክፍል ውስጥ በስፋት ይስተዋላል። ከክርስትና በኋላ ባለው የሰባዊነት ወይም ሂዩማኒስት አስተሳሰብ ውስጥ የሰው ልጅና እግዚአብሔር እንደ ተቀናቃኞች ሆነው በተሳሳተ መንገድ ይቀርባሉ። ማለትም ሰው ዕውቀቱን፣ ነጻነቱንና እድገቱን ለማረጋገጥ ከእግዚአብሔር ነጻ መውጣት እንዳለበት ይታመናል። በመጨረሻ ግን ከእግዚአብሔር ጋር ያለውን ግንኙነት በመካድ የሰው ልጅ ያለውን ከፍ ያለና ዘላለማዊ ዋጋ በእንግሊዘኛው ትራንሰንደንት ቫልዩ የማረጋገጥ እድል ይጠፋል። ይህ የሁለተኛው የቫቲካን ጉባኤ ታዋቂ የነገረ መለኮት ምሁር በሆነው ሄንሪ ዲ ሉባክ በደንብ የተገለጸው የአምላክ አልባ ሰብአዊነት አሳዛኝ ሁኔታ ወይም በእንግሊዘኛው ትራጀዲ ኦፍ አቴይስቲክ ሂዩማኒዝም በሚል ጭብጥ የተገለጸ ነው። ጉባኤው ግልጽ የሆነ መልስ ለመስጠት ይፈልጋል። በላቲን ቋንቋ ጋውዲዩም ኤት ስፔስ በአማርኛው ደስታና ተስፋ እንደሚገልጸው ክርስቲያኖች በሥራቸው አማካኝነት የፈጣሪን ሥራ ያከናውኑ፣ ለወንድሞቻቸው ጥቅም እያሰቡ እንዲሁም በመልካም ጥረታቸው የእግዚአብሔርን ዕቅድ በታሪክ ውስጥ እውን ለማድረግ አስተዋጽኦ እያደረጉ መሆናቸውን በትክክል ሊረዱ ይችላሉ ይለናል በቁጥር 34 ላይ እንደተገለጸው። በእርግጥም ሐዋርያዊው ሕገ ደንብ የቤተ ክርስቲያን ሰነድ እንዲህ ሲል ምክረ ሐሳቡን ይቀጥላል። በሰው ተስጦና ጉልበት የሚከናወኑ ሥራዎች ከእግዚአብሔር ኃይል ጋር የሚቃረኑ ናቸው ብሎ ከማሰብ ወይም ምክንያታዊ የሆነ ፍጥረት ወይም ሰው ከፈጣሪው ጋር እንደ ተፎካካሪ ይቆጠራል ብሎ ከማመን ይልቅ ክርስቲያኖች የሰው ልጅ የሚያስመዘግበው ድል የእግዚአብሔር ጸጋ ምልክትና የእርሱ ምስጢራዊ ዕቅድ ፍሬ እንደሆነ ያምናሉ በማለት ሰነዱ በአንቀጽ 34 ላይ ገልጿል። በአጭሩ እግዚአብሔር ለሰው ልጆች አደራ የሰጣቸው ፍጥረት ገና በመካሄድ ላይ ያለ፣ በጉዞ ላይ ያለ ወይም በማደግ ሂደት ላይ ያለ ነው። ይህም ሰዎች በጥበብ በተሞላ ተግባራቸው አማካኝነት ፍጻሜ እንዲያደርሱት ነው። እዚህ ጋር ስለ ሥጋ ለብሶ ሰው የሆነው ምስጢር ማለትም በእንግሊዘኛው ኢንካርኔሽን ጠቃሚ ማጣቀሻ አለ። የሰው ልጅ እንዲሁም ሥራው፣ እድገቱና የተፈጠሩት ነገሮች ነጻነት ከእግዚአብሔር ጋር በመገናኘቱ ምክንያት አይዋጥም ወይም አይጠፋም። ይልቁኑ በክርስቶስ ውስጥ ሙሉ በሙሉ ተቀባይነት አግኝቶ ነጻና ንቁ ሆኖ ይቀጥላል። እንዲያውም ሙሉ እውነትና ነጻነትን የሚያገኘው በእርሱ ውስጥ ነው። በተጨማሪም በቅዱስ ቁርባን ሥነ ሥርዓት ላይ በእንጀራና በወይን ጠጅ የሚወከለው የሰው ልጅ የሥራ ውጤት ወደ ክርስቶስ ሥጋና ደም ለመለወጥ በየቀኑ በመሠዊያው ላይ ይቀመጣል። ከዚህ አንጻር አንድ ጠቃሚ እውነት ይመጣል። ሰው እግዚአብሔርን ለማግኘት ምድራዊ ሥራዎቹን መተው የለበትም። ይልቁኑ ዕለታዊ ሥራውን በጥሩ ሁኔታ በመፈጸምና በመቀደስ ጥሪውን ሙሉ በሙሉ መኖር ይችላል። ክርስቲያኖች ልክ እንደ ሌሎች ሰዎች ሁሉ የሰው ልጅን ማኅበረሰብ በመገንባት ሂደት ውስጥ ይሳተፋሉ። ወደ ነገሮች ሁሉ ፍጻሜና ወደ እግዚአብሔር ለመድረስ ይተጋሉ። እንዲሁም የእድገት የሳይንስና የሕይወት ጉዞን አብረው ከሚጓዙ ሰዎች ጋር ይህንን የመጨረሻ ዓላማ ይካፈላሉ። ምድራዊ እድገት ከክርስቶስ መንግሥት እድገት በግልጽ መለየት አለበት። ሆኖም ጉባኤው ማለትም
ሁለተኛው የቫቲካን ጉባኤ እንዲህ ሲል ያረጋግጣል። ምድራዊ እድገቱ ለሰው ልጅ ማህበረሰብ የተሻለ አደረጃጀት አስተዋጽኦ እስካደረገ ድረስ ለእግዚአብሔር መንግሥት ወሳኝ ጉዳይ ነው። ከተፈጥሯችንና ከጥረታችን የሚገኙ መልካም ፍሬዎች ሁሉ ከቆሻሻ የጸዱ፣ የተወለወሉና የተለወጡ ወይም የከበሩ ሆነው እንደገና እናገኛቸዋለን ሲል በቁጥር 39 ላይ ጠቅሷል። በመጨረሻም እውነተኛ የሰው ልጅ እድገት ለመሆን ማለትም ለመላው ሰውና ለሁሉም ሰው የሚሆን እድገት ቴክኒካዊና ሳይንሳዊ እድገት በፍቅር በበጎ አድራጎት መንፈስ መነሳሳትና መመራት እንዳለበት እናስታውስ። በዚህ መንገድ ብቻ ነው ይህንን ሁሉ ጊዜ ለሰው ልጅ ክብር አገልግሎት ማዋልና የሁሉንም በተለይም እጅግ ተቸግረው የሚገኙትን ሰዎች የኑሮ ሁኔታ ማሻሻል የሚቻለው። የተወደዳችሁ ወንድሞቼና እህቶቼ፣ ሁለተኛው የቫቲካን ጉባኤ የእውቀትና የክህሎት እንጀራን እንድንካፈል ይጋብዘናል። ይህም እያንዳንዱ ሰውና ሕዝብ አቅሙን እንዲያዳብር እንዲሁም በእግዚአብሔር እርዳታ በመተባበር የተሻለ የወደፊት ጊዜን እንዲገነባ ያስችላል።

0: ክቡራንና ክቡራት አድማጮቻችን ይህ ቀደም ሲል የሰማችሁት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ለተሰበሰቡ ምእመናን ያደረጉትን የጠቅላላ የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን ነበር ያስደመጥናችሁ። አብራችሁን በመሆን ስላዳመጣችሁን እጅግ ከፍ አድርገን እናመሰግናለን። አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የመስከረም 13 2019 ዓ.ም ተምረት ዕለታዊ ስርጭታችንን ነው። አሜሪካዊው የነገረ መለኮት ምሁር እንደ አውሮፓውያኑ የቀን አቆጣጠር የ2026ቱን የራዚንገር ሽልማት እንደሚቀበሉ ተገለጸ። ለዚህ ዜና ዝርዝር ባልደረባችን ዮሐንስ መኮንን።
1: አሜሪካዊው የነገረ መለኮት ምሁር የ2026ቱን የራዚንገር ሽልማት እንደሚቀበሉ ተገለጸ። እንደ ጎርጎሮሳውያኑ የ2026ቱ የራዚንገር ሽልማት አሸናፊ አሜሪካዊው የነገረ መለኮት ምሁር ዶክተር ጆን ካቫዲኒ መሆናቸው ታውቋል። የተሸለሙትም በጥንታዊው የቤተ ክርስቲያን አባቶች ላይ በተለይም በቅዱስ አጎስጢኖስ ላይ ባደረጉት ጥናት ላሳዩት ከፍተኛ ምሁራዊ ብቃት እንደሆነ ተገልጿል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሽልማቱን ለዶክተር ካቫዲኒ የሚሰጡት በቫቲካን በሚገኘው ሐዋርያዊ ሕንፃ ውስጥ ታህሳስ 10 2019 ዓመተ ምህረት እንደሚሆን ታውቋል። የዘንድሮው የራዚንገር ሽልማት የተሰጠው በአሜሪካ ኢንዲያና በሚገኝ የኖተርዳም ዩኒቨርሲቲ ውስጥ የነገረ መለኮት ፕሮፌሰር ለሆኑት ለዶክተር ጆን ካቫዲኒ እንደሆነ ታውቋል። ጥናታቸው ያተኮረው በጥንታዊ የቤተ ክርስቲያን አባቶች ላይ በተለይም የቅዱስ አጎስጢኖስን አስተሳሰብ በጥልቀት ለመረዳትና ለማስረዳት ራሳቸውን የሰጡ ምሁር በመሆናቸው እንደሆነ ተነግሯል። ዶክተር ጆን ካቫዲኒ ለሽልማቱ የተመረጡት በጆሴፍ ራዚንገር ፋውንዴሽን ሳይንሳዊ ኮሚቴ ሲሆን የጸደቀውም በርዕሰ ሊቃነ ጳጳሳት ሊዮ 14ኛ እንደሆነ ታውቋል። ቅዱስነታቸው ሽልማቱን ለዶክተር ጆን ካቫዲኒ የሚሰጡት ታህሳስ 10 2019 ዓመተ ምህረት እንደሚሆን ታውቋል። ዶክተር ካቫዲኒ ለሽልማቱ ያላቸውን ምስጋና ሲገልጹ እንደ ነገረ መለኮት ምሁር ያለኝን ጥሪ ለመኖር የሞከርኩት የአሌክሳንድሪያውን ኦሪጀን ምሳሌን በመከተል ነው ብለው፣ ኦሪጀን የቤተ ክርስቲያን ሰው የመሆን ፍላጎቱን በተደጋጋሚ የገለጸ የሦስተኛው ክፍለ ዘመን የነገረ መለኮት ምሁር ነበር ሲሉ አስረድተዋል። በኖተርዳም ዩኒቨርሲቲ ውስጥ ጥሬን እንደ ቤተ ክርስቲያን ሰውና እንደ ምሁር ሆኜ ለመኖር ችያለሁ ብለው፣ ሽልማቱ በተለይ እንደ ነገረ መለኮት ምሁር ባለኝ ጥሪ ለእነዚህ ሁለት ገጽታዎች ዕውቅና የሚሰጥ በመሆኑ አመስጋኝ ነኝ ሲሉ ተናግረዋል። የዶክተር ካቫዲኒ የምርምር ፍላጎት እስከ ዘመናዊው የነገረ መለኮት ጥናት የዘለቀ ሲሆን ለሁለቱም ማለትም ለምሁራዊና ሐዋርያዊ ዘርፎች ቁርጠኝነት ያላቸው መሆኑን የፋውንዴሽኑ ፕሬዚደንት አባ ሮቤርቶ ሬጎሊ ገልጸዋል። አባ ሮቤርቶ በገለጻቸው አሜሪካዊው ፕሮፌሰር በዋናነት የቤተ ክርስቲያን አባቶች በተለይም በቅዱስ አጎስጢኖስ ላይ ከፍተኛ ዕውቀት እንዳላቸውና በዘመናችን ነገረ መለኮት ላይ ጥናት አድርገዋል ብለዋል። ስለ ርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛና ስለ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ነገረ መለኮታዊ አስተምሮ ላይ በስፋት የጻፉ ከጥንት ጀምሮ እስከ 21ኛው ክፍለ ዘመን ድረስ ያለውን የቤተ ክርስቲያን ነገረ መለኮት ያጠኑ ምሁር ናቸው ሲሉ አስረድተዋል። ዶክተር ካቫዲኒ የራሲንገር ሽልማት የተቀበሉ 32ኛው ምሁር ሲሆኑ ሽልማቱ እንደ ጎርጎሮሳውያኑ ከ2011 ዓመተ ምህረት ጀምሮ እንደ መሠረታዊ የነገር መለኮት ትምህርት፣ ቅዱሳት መጻሕፍት፣ የቤተ ክርስቲያን አባቶች ጥናት፣ ፍልስፍና፣ ሕግ፣ ሶሺዮሎጂ፣ ሙዚቃን፣ አርኪቴክቸርንና ቅርጻቅርጽን ጨምሮ በኪነ ጥበብ ዘርፎች ለተመዘገቡ የምሁራዊ ስኬቶች ዕውቅናን የሚሰጥ እንደሆነ ታውቋል። በመጪው ህዳር ወር በአሜሪካና በአፍሪካ በጆሴፍ ራዚንገር ላይ የሚያተኩሩ ሦስት ጉባኤዎች እንደሚካሄዱ ታውቋል። እንደ ጎርጎሮሳውያኑ በ1927 ዓ ም ጀርመን ውስጥ በማርክትል የተወለዱት የቀድሞ ርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ በቀድሞ ስማቸው ጆሴፍ ራዚንገር የተወለዱበት 100ኛ ዓመት በመጪው የጎርጎሮሳውያኑ 2027 ዓ ም የሚከበር ሲሆን ዝግጅቱም አምና በሚያዝያ ወር እንደተጀመረና ፋውንዴሽኑ ይህን በማስመልከት ሦስት ጉባኤዎችን በማዘጋጀት ላይ እንደሚገኝ ታውቋል። የመጀመሪያው ዓለም አቀፍ ሲምፖዚየም ከጥቅምት 23 እስከ ጥቅምት 25 2019 ዓ.ም ድረስ በአሜሪካ ሚኒሶታ ግዛት ውስጥ በሚገኘው ሴንት ሜሪስ ዩኒቨርሲቲ የሚካሄድ ሲሆን ርዕሱም ውበት ያድነናል በሚለው የርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ ሥራዎች ውስጥ የሚታይ አድናቆትና ተስፋ የሚል እንደሆነ ታውቋል። የፋውንዴሽኑ ዋና ጸሐፊ ፕሮፌሰር ፒርሉካ አዛሮ እንደተናገሩት ይህ ዓለም አቀፍ ሲምፖዚየም ርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ ካቀረቧቸውና በዓመታት ሂደት ውስጥ ወሳኝ መሆናቸው የተረጋገጠውን ግንዛቤ እንደገና ይዳስሳል ብለው፣ ይህም በቴክኒካዊና በሞራል ጉልበት መካከል ሊፈጠር ስለሚችለው ክፍተት የሚያስጠነቅቅ ነው ብለዋል። አክለውም እጅግ ታዋቂ በሆኑ በርካታ የአሜሪካ ዩኒቨርሲቲዎች ውስጥ የሚገኙ ብዙ ሳይንቲስቶች ስለዚህ ክፍተት በደንብ እንደሚያውቁና የዩኒቨርሲቲውን ተፈጥሮና ተልእኮ በተመለከተ ርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ የነበራቸውን ቁልፍ ግንዛቤዎች እንደገና መተግበር አስፈላጊ መሆኑን እንደሚያምኑ አስተውለናል ብለዋል። ስለ ርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ የተዘጋጀው ሶስተኛው ሲምፖዚየም ከህዳር 9 እስከ ህዳር 12 2019 ዓ ም ድረስ በናይሮቢ ኬንያ የሚካሄድ ሲሆን በጋራ ያዘጋጁትም በኬንያ የታንጋዛ ዩኒቨርሲቲ እና የሚኒሶታው ሴንት ሜሪስ ዩኒቨርሲቲ እንደሆኑ ታውቋል። በመጨረሻም የርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ መቶኛ ዓመት የልደት በዓል ምክንያት በማድረግ ፋውንዴሽኑ የሚያዘጋጀው ትልቅ ጉባኤ እንደ ጎርጎሮሳውያኑ በ2027 ዓመተ ምህረት በሮም እንደሚካሄድ ታውቋል። ጉባኤው በዋናነት በሮም የሚገኙ ጳጳሳዊ ዩኒቨርሲቲዎችን የሚያካትት ሲሆን እነርሱም ግሪጎሪያን ጳጳሳዊ ዩኒቨርሲቲ፣ የቅዱስ ቶማስ አኩዊነስ ጳጳሳዊ ዩኒቨርሲቲ እና የሉምሳ ካቶሊክ ዩኒቨርሲቲ እንደሆኑ ታውቋል። ከስነ መለኮት ባሻገር ያሉትን የርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛን የሙዚቃ ተነሳሽነቶችን ለማጉላት እንፈልጋለን ያሉት ፕሮፌሰር አዛሮ በንግግራቸው መደምደሚያ ቀጣዩ ዓመት ዋና ዋና ኮንሰርቶችና ጉልህ የሆኑ የአምልኮ ስነ ስርዓቶች የሚፈጸሙበት ዓመት እንደሚሆን ገልጸው የርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ መቶኛ ዓመት የልደት በዓል የሚከበርበት ሚያዝያ 8 2019 ዓ ም በቅዱስ ጴጥሮስ ባዚሊካ ውስጥ በሚቀርብ ታላቅ የመሥዋዕተ ቅዳሴ ስነ ስርዓት እንደሚፈጸም ገልጸዋል።
0: አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የመስከረም 13 2018 ዓ ም ዕለታዊ ስርጭታችንን ነው። በኒውዮርክ ከተማ የሚካሄዱ የቦርጎ ውይይቶች ዓለም አቀፍ መሪዎችን እንደሚያገናኙ ተገለጸ። ለዚህ ዜና ዝርዝር ባልደረባችን ዮሐንስ መኮንን።
1: በኒውዮርክ ከተማ የሚካሄዱ የቦርጎ ውይይቶች ዓለም አቀፍ መሪዎችን እንደሚያገናኙ ተገለጸ። በኒውዮርክ ከተማ የሚካሄዱ የቦርጎ ውይይቶች ተነሳሽነት በአርቲፊሻል ኢንቴሊጀንስ ወይም በሰው ሰራሽ አስተውሎት በጤና እንክብካቤና ዘላቂነት ባለው የጋራ ጥቅም ላይ ለመወያየት ከተለያዩ ዘርፎች የተውጣጡ መሪዎችን በዚህ ሳምንት ውስጥ እንደሚሰበስብ ታውቋል። በኒውዮርክ ከተማ የሚካሄደው የመጀመሪያው ስብሰባ የቦርጎ ውይይቶች ተነሳሽነት ከንግድ፣ ከፋይናንስ፣ ከስነ ምርምር፣ ከሃይማኖት፣ ከጤና እንክብካቤ፣ ከስፖርት፣ ከሲቪል ማኅበረሰብና ከዓለም አቀፍ ተቋማት የተውጣጡ መሪዎችን የሚያሰባስብ ዓለም አቀፍ የአመራር መድረክ እንደሆነ ታውቋል። ከመስከረም 10 እስከ መስከረም 13 2019 ዓ.ም ድረስ ባለው ጊዜ ውስጥ ከ81ኛው የተባበሩት መንግሥታት ጠቅላላ ጉባኤ ጎን ለጎን የሚካሄድ ይህ ስብሰባ በሰኔ ወር በካስቴል ጋንዶልፎ በሚገኘው ውዳሴ ላንተ ይሁን መንደር የተካሄደው የመጀመሪያው መድረክ ቀጣይ እንደሆነ ታውቋል። እንደ መግለጫው ከሆነ ይህ ተነሳሽነት በካቶሊክ ማኅበራዊ ትምህርት ላይ የተመሠረተ ሲሆን የጋራ ጥቅምን በማገልገል ረገድ ለአመራር ሚና ትኩረት እንደሚሰጥ ታውቋል። እንደ አዘጋጆቹ ገለጻ መሠረት ውይይቶቹ ከአገርና ከተቋም ድንበሮች በላይ የሚዘልቁ ተግዳሮቶችን ለመፍታት ያለሙ ሲሆን እነዚህም በሰው ሠራሽ አስተውሎት ዘርፍ የሚታዩ እድገቶች፣ በሥራው ዓለም የሚታዩ ለውጦች፣ የጤና እንክብካቤን፣ ዘላቂ ልማትንና የሰው ልጅ ክብርን የሚመለከቱ ጉዳዮችን እንደሚያካትቱ ታውቋል። በውይይቶቹ መካከል ለተሳታፊዎች የሚቀርቡ ጥያቄዎች ምን እየገነባን ነው? ለማን እየገነባን ነው? በኋላስ ማን ይወርሳቸዋል? የሚሉ ሲሆን እነዚህ ጥያቄዎች ቴክኖሎጂን፣ ኢንቨስትመንትን፣ የጤናን ክብካቤን፣ አስተዳደርንና አመራርን የሚመለከቱ ውሳኔዎች በአሁኑና ወደፊት በሚመጡት ትውልዶች ላይ ምን ተጽዕኖ ሊያሳድሩ እንደሚችሉ ለማሳሰብና ለማበረታታት ያለሙ ናቸው ተብሏል። የውዳሴ ላንተ ይሁን ከፍተኛ የትምህርት ማዕከል ዋና ዳይሬክተርና የተነሳሽነቱ መስራች የሆኑት ብፁዕ ካርዲናል ፋቢዮ ባጆ በንግግራቸው የቦርጎ ውይይቶች ማዳመጥን፣ እርስ በርስ መገናኘትንና የጋራ ኃላፊነትን መሠረት ያደረገ ደፋር አመራርን የሚጋብዝ መድረክ ነው ሲሉ ገልጸዋል። በበርካታ ተቋማት እየጨመረ የመጣው መከፋፈልና አለመተማመን በሚገጥማቸው ወቅት መሪዎች አስቸጋሪ ጥያቄዎችን በቅንነት የሚወያዩባቸው፣ ልዩነቶችን አልፈው መተማመንን የሚገነቡባቸውና የሰውን ልጅ ክብር የሚያስከብሩ እንዲሁም የጋራ ጥቅምን የሚያራምዱ ተግባራትን ለመፈጸም ራሳቸውን የሚያዘጋጁባቸው መድረኮች ያስፈልጉናል ብለዋል። በኒውዮርክ የሚካሄደው ስብሰባ የአመራር ውይይቶችን፣ የግል ስብሰባዎችንና ስትራቴጂካዊ ውይይቶችን የሚያካትት ሲሆን አርዕስቶቹ ሰው ሰራሽ አስተውሎትና የሥራ ኃይል ለውጥ፣ የጤና እንክብካቤና ሰብአዊ ክብር፣ ዘላቂ ልማት፣ በተለያዩ ኢንዱስትሪዎች ውስጥ በስርዓት ደረጃ የሚደረጉ ለውጦች እንዲሁም እርስ በርስ በተሳሰረ ዓለም ውይይቱ በሰው ሰራሽ አስተውሎትና በሰብአዊነት፣ በዕድሜ መግፋትና በክብር፣ በስፖርትና በዲፕሎማሲ እንዲሁም በአመራር ላይ ያተኮረ እንደሆነ ታውቋል። ባለፈው ዓመት ከሰኔ 10 እስከ ሰኔ 12 ድረስ በካስቴል ጋንዶልፎ በሚገኘው የውዳሴ ላንቴሁን መንደር በተካሄደው የመጀመሪያው ውይይቶች ላይ ከ80 በላይ የዓለም መሪዎች መሳተፋቸው ሲታወስ፣ ውይይቶቹም በሰው ሰራሽ አስተውሎትና በሰብአዊነት በእድሜ መግፋትና ሊሰጠው በሚገባው ክብር በስፖርት በዲፕሎማሲና በአመራር ላይ ያተኮሩ እንደነበር ይታወሳል። በሰኔ ወር ላይ የተካሄደው ስብሰባው የተጠናቀቀው ታዳሚዎቹ ከርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጋር በግል ባደረጉት ስብሰባ ሲሆን፣ ውይይቱ በተከፋፈለ ዓለም ውስጥ የሞራል አመራርን ለማደስና እንደገና ለማሰብ የተደረገ በሂደቱ ውስጥ የመጀመሪያው እርምጃ እንደነበር ይታወሳል። የኖትርዳም ዩኒቨርሲቲ የመጀመሪያ ዲግሪ መርሃ ግብር ምክትል ፕሬዚደንት ተባባሪ ፕሮፌሰርና የውዳሴ ላንቴሁን ከፍተኛ የትምህርት ማዕከል ምክር ቤት አባል የሆኑት አባ ዳንኤል ግሩዲ ተነሳሽነቱ የአእምሮ ነጸብራቅን ከተግባራዊ እርምጃ ጋር ለማገናኘት እንደሚፈልግ ተናግረው፣ በዓለም ላይ እጅግ አጣዳፊ የሆኑ ተግዳሮቶች ከተቋማትና ከርዕዮተ ዓለም በላይ የሚነሱ ግንኙነቶችን ይፈልጋሉ ብለዋል። አዘጋጆቹ እንደሚሉት ውይይቱ የእያንዳንዱን ሰው ክብር የሚገነቡ ቴክኖሎጂዎችን፣ ተቋማትንና ስርዓቶችን በተለይም ተጋላጭ የሆኑትን ለማስተዋወቅ እንደሚፈልግ፣ ከውይይቶቹ የሚወጡ ሐሳቦችም በስዊዘርላንድ ዳቮስ በሚካሄደው የዓለም ኢኮኖሚ ፎረም ላይ እንደሚቀርቡ ይጠበቃል።

አድማጮቻችን የዛሬው የረቡዕ የመስከረም 13 2018 ዓ.ም ዕለታዊ ስርጭታችን እዚህ ላይ በቃ። ጥያቄ ወይም ሂስካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲቶር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የመስከረም 13 2019 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የረቡዕ የመስከረም 13 2019 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ርዕሰ ሊቃነ ጳጳሳት ሊዮ እድገት ለሁሉም ሰው ዓለምን የተሻለ የሚያደርግ ከሆነ ብቻ እውነተኛ የሰው ልጅ እድገት ነው ማለታቸው በገለጹን የሚያመለክት ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። አሜሪካዊው የነገረ መለኮት ምሁር እንደ አውሮፓውያኑ የቀን አቆጣጠር የ2026ቱን የራዚንገር ሽልማት እንደሚቀበሉ መገለጹን የሚያመለክት ዜና በክፍሉ ለስርጭታችን ወደ እናንተ አድማጮቻችን እናደርሳለን። በኒውዮርክ ከተማ የሚካሄዱ የበርጎ ውይይቶች ዓለም አቀፍ መሪዎችን እንደሚያገናኙ መገለጹን የሚያመለክት ዜና በክፍል 3 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል አስተዋወቅናችሁ በዛሬው ለስርጭታችን በቅደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ዕለታዊ ዘገባዎቻችን ይሆናሉ። የዛሬው ለተረኛ አስተናጋጃችሁ እኔው መብራቱ ለጊዮርጊስ ከባልደረባዬ ዮሐንስ መኮንን ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

ርዕሰ ሊቃነ ጳጳሳት ሊዮ እድገት ለሁሉም ሰው ዓለምን የተሻለ የሚያደርግ ከሆነ ብቻ እውነተኛ የሰው ልጅ እድገት ነው ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሁለተኛው የቫቲካን ጉባኤ ሰነዶች ላይ በተከታታይ የጠቅላላ የትምህርተ ክርስቶስ አስተምሮ እያደረጉ እንደሚገኝ የሚታወቅ ሲሆን በዚህ መሰረት ቅዱስነታቸው በመስከረም 13 2019 ዓ.ም ተመረጠ። ከነዚህ የሁለተኛው የቫቲካን ጉባኤ ሰነዶች መካከል አንዱ በሆነውና ደስታና ተስፋ በተሰኘው ሐዋርያዊ ሕገ ደንብ አብይ አርዕስት ላይ ተንተርሰው በአጽናፈ ዓለም ውስጥ የሰው ልጅ እንቅስቃሴ ትርጉም በተሰኘው ንዑስ አርዕስት ላይ ያተኮረ የጠቅላላ የትምህርተ ክርስቶስ አስተምሮ ማድረጋቸው የተገለጸ ሲሆን እድገት ለሁሉም ሰው ዓለምን የተሻለ የሚያደርግ ከሆነ ብቻ እውነተኛ የሰው ልጅ እድገት ነው ማለታቸው ተገልጿል። ክቡራንና ክቡራት አድማጮቻችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በወቅቱ ያደረጉትን የጠቅላላ የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን በሚገባ መከታተል ያስችላችሁ ዘንድ በቅድሚያ በእለቱ የተነበበውን የመጽሐፍ ቅዱስ ቃል እናስደምጣችኋለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

ጌታ እግዚአብሔርም በስተ ምስራቅ በኤደን ገነት ተከለ፣ የፈጠረውንም ሰው ከዚያ አኖረ። በዚያም ጌታ እግዚአብሔር ለማየት ደስ የሚያሰኘውን ለመብላትም መልካም የሆነውን ዛፍ ሁሉ ከምድር አበቀለ። በገነት መካከል የሕይወት ዛፍ መልካሙንና ክፉን የሚያስታውቀውንም ዛፍ አበቀለ። ጌታ እግዚአብሔር ሰውን ወስዶ ያበጃትም ይጠብቃትም ዘንድ በኤደን ገነት አኖረው። ኦሪት ዘፍጥረት ምዕራፍ 2 ከቁጥር 8 እስከ 9 አልፎም ቁጥር 15 ላይ እንደተገለጸው

ክቡራንና ክቡራት የዝግጅቶቻችን ተከታታዮች ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በወቅቱ ያደረጉትን የጠቅላላ የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን እንደሚከተለው አዘጋጅተነዋል። እንድትከታተሉን አሁንም በድጋሚ እንጋብዛለን።

0: Cari fratelli e sorelle, buongiorno e benvenuti. Continuando il nostro percorso sulla Costituzione pastorale Gaudium et Spes del Concilio Ecumenico Vaticano II, giungiamo al terzo capitolo della prima parte che ha un titolo attraente: l'attività umana nell'universo.
1: Wandimochenna etochenda menarfedacheu የሁለተኛው የቫቲካን ጉባኤ ሰነድ የሆነውና ስለ ቤተ ክርስቲያንና ዘመናዊ ዓለም ግንኙነት የሚያትተውን በላቲን ቋንቋ Gaudium et Spes በአማርኛው ደስታና ተስፋ እያጠናን ስንቀጥል አሁን ወደ መጀመሪያው ክፍል ሶስተኛ ምዕራፍ ደርሰናል። ይህም ምዕራፍ በዓለም ውስጥ የሰው ልጅ እንቅስቃሴ የሚል ርዕስ አለው። ዋናው ጥያቄ ነው በዓለም ውስጥ የሰው ልጅ እንቅስቃሴ እንዲሁም የቴክኖሎጂ የማህበራዊና የሳይንሳዊ እድገት ዋጋ ምንድነው? ጉባኤው ከተጠናቀቀ ከአራት አመታት ባነሰ ጊዜ ውስጥ ማለትም እንደ አውሮፓውያኑ የቀን አቆጣጠር ከሐምሌ 20 እስከ ሐምሌ 21 1969 ዓ.ም ምረት ምሽት ሰው ለመጀመሪያ ጊዜ ጨረቃን መርገጡ እናስታውስ ይሆናል። በእግዚአብሔር መልክና አምሳል የተፈጠረው የሰው ልጅ የእድገት ባለቤት ነው። በነጻነትና በአምሮ በመጠቀም ዕውቀቱን ያሰፋል። በዚህም መላውን ማህበረሰብ ወደፊት ያራምዳል። በተከታታይ ትውልዶች ውስጥ በኑሮ ሁኔታ ላይ የታዩትን መሻሻሎች በመመልከት ይህንን በቀላሉ መረዳት እንችላለን። እንዲያውም ሰነዱ እንደሚለው ሰው ቀደም ሲል ከሰማያዊ ኃይላት ይጠብቃቸው የነበሩትን በርካታ ጥቅሞች አሁን በራሱ ጥረትና ተነሳሽነት አግኝቷል ይለናል Gaudium et Spes በቁጥር 33 ላይ እንደተጠቀሰው። በዚህ ምክንያት አንዳንድ ተመራማሪዎች ሳይንሳዊና ቴክኖሎጂያዊ እድገትን ከእግዚአብሔር ጋር ያለውን የሰው ልጅ ግንኙነት የሚያዳክም እንዲያውም ግንኙነቱን አላስፈላጊ የሚያደርግ ወይም ከክርስቲያናዊ እምነት ጋር የሚቃረን አድርገው ሲያቀርቡ ቆይተዋል። ይህ አመለካከት ዘመናዊ ሰው ዓለምን በሚመለከትበት መንገድ ላይ ከቀድሞ ዘመናት ጋር ሲነጻጸር ለውጥ እንዲፈጠር አድርጎታል። እንዲህ አይነቱ የተሳሳተ አመለካከት በተለይ ከክርስቲያናዊ መገለጥ ጋር ያለውን ግንኙነት ባጣው የምዕራባውያን ባህል ክፍል ውስጥ በስፋት ይስተዋላል። ከክርስትና በኋላ ባለው የሰባዊነት ወይም ሂዩማኒስት አስተሳሰብ ውስጥ የሰው ልጅና እግዚአብሔር እንደ ተቀናቃኞች ሆነው በተሳሳተ መንገድ ይቀርባሉ። ማለትም ሰው ዕውቀቱን ነጻነቱንና እድገቱን ለማረጋጋት ከእግዚአብሔር ነጻ መውጣት እንዳለበት ይታመናል። በመጨረሻ ግን ከእግዚአብሔር ጋር ያለውን ግንኙነት በመካድ የሰው ልጅ ያለውን ከፍ ያለና ዘላለማዊ ዋጋ በእንግሊዘኛው transcendent value የማረጋገጥ እድል ይጠፋል። ይህ የሁለተኛው የቫቲካን ጉባኤ ታዋቂ የነገረ መለኮት ምሁር በሆነው ሄንሪ ዲ ሉባክ በደንብ የተገለጸው የአምላክ አልባ ሰባዊነት አሳዛኝ ሁኔታ ወይም በእንግሊዘኛው Tragedy of Atheistic Humanism በሚል ጽሑፍ የተገለጸ ነው። ጉባኤው ግልጽ የሆነ መልስ ለመስጠት ይፈልጋል። በላቲን ቋንቋ Gaudium et Spes በአማርኛው ደስታና ተስፋ እንደሚገልጸው ክርስቲያኖች በስራቸው አማካኝነት የፈጣሪን ስራ ያከናውኑ፣ ለወንድሞቻቸው ጥቅም ያሰቡ፣ እንዲሁም በመልካም ጥረታቸው የእግዚአብሔርን እቅድ በታሪክ ውስጥ እውን ለማድረግ አስተዋጽኦ ያደረጉ መሆናቸውን በትክክል ሊረዱ ይችላሉ ይለናል በቁጥር 34 ላይ እንደተገለጸው። በርግጥም ሐዋርያዊው ሕገ ደንብ የቤተ ክርስቲያን ሰነድ እንዲህ ሲል ምክረ ሐሳቡን ይቀጥላል። በሰው ተስጦና ጉልበት የሚከናወኑ ሥራዎች ከእግዚአብሔር ኃይል ጋር የሚቃረኑ ናቸው ብሎ ከማሰብ ወይም ምክንያታዊ የሆነ ፍጥረት ወይም ሰው ከፈጣሪው ጋር እንደ ተፎካካሪ ይቆጠራል ብሎ ከማመን ይልቅ ክርስቲያኖች የሰው ልጅ የሚያስመዘግበው ድል የእግዚአብሔር ጸጋ ምልክትና የእርሱ ምስጢራዊ እቅድ ፍሬ እንደሆነ ያምናሉ በማለት ሰነዱ በአንቀጽ 34 ላይ ገልጿል። ባጭሩ እግዚአብሔር ለሰው ልጆች አደራ የሰጣቸው ፍጥረት ገና በመካሄድ ላይ ያለ፣ በጉዞ ላይ ያለ ወይም በማደግ ሂደት ላይ ያለ ነው። ይህም ሰዎች በጥበብ በተሞላ ተግባራቸው አማካኝነት ፍጻሜ እንዲያደርሱት ነው። እዚህ ጋር ስለ ስጋ ለብሶ ሰው የሆነው ምስጢር ማለትም በእንግሊዘኛው incarnation ጠቃሚ ማጣቀሻ አለ። የሰው ልጅ እንዲሁም ሥራው እድገቱና የተፈጠሩት ነገሮች ነጻነት ከእግዚአብሔር ጋር በመገናኘቱ ምክንያት አይዋጥም ወይም አይጠፋም። ይልቁኑ በክርስቶስ ውስጥ ሙሉ በሙሉ ተቀባይነት አግኝቶ ነጻና ንቁ ሆኖ ይቀጥላል። እንዲያውም ሙሉ እውነትና ነጻነትን የሚያገኘው በርሱ ውስጥ ነው። በተጨማሪም በቅዱስ ቁርባን ሥነ ሥርዓት ላይ በእንጀራና በወይን ጠጅ የሚወከለው የሰው ልጅ የሥራ ውጤት ወደ ክርስቶስ ሥጋና ደም ለመለወጥ በየቀኑ በመሠዊያው ላይ ይቀመጣል። ከዚያ አንጻር አንድ ጠቃሚ እውነት ይመጣል። ሰው እግዚአብሔርን ለማግኘት ምድራዊ ሥራዎቹን መተው የለበትም። ይልቁኑ ዕለታዊ ሥራውን በጥሩ ሁኔታ በመፈጸምና በመቀደስ ጥሪውን ሙሉ በሙሉ መኖር ይችላል። ክርስቲያኖች ልክ እንደ ሌሎች ሰዎች ሁሉ የሰው ልጅን ማኅበረሰብ በመገንባት ሂደት ውስጥ ይሳተፋሉ። ወደ ነገሮች ሁሉ ፍጻሜና ወደ እግዚአብሔር ለመድረስ ይተጋሉ። እንዲሁም የእድገት፣ የሳይንስና የሕይወት ጉዞን አብረው ከሚጓዙ ሰዎች ጋር ይህንን የመጨረሻ ዓላማ ይካፈላሉ። ምድራዊ እድገት ከክርስቶስ መንግሥት እድገት በግልጽ መለየት አለበት። ሆኖም ጉባኤው ማለትም ሁለተኛው የቫቲካን ጉባኤ እንዲህ ሲል ያረጋግጣል። ምድራዊ እድገቱ ለሰው ልጅ ማኅበረሰብ የተሻለ አደረጃጀት አስተዋጽኦ እስካደረገ ድረስ ለእግዚአብሔር መንግሥት ወሳኝ ጉዳይ ነው። ከተፈጥሮአችንና ከጥረታችን የሚገኙ መልካም ፍሬዎች ሁሉ ከቆሻሻ የጸዱ፣ የተወለወሉና የተለወጡ ወይም የከበሩ ሆነው እንደገና እናገኛቸዋለን ሲል በቁጥር 39 ላይ ጠቅሷል። በመጨረሻም እውነተኛ የሰው ልጅ እድገት ለመሆን ማለትም ለመላው ሰውና ለሁሉም ሰው የሚሆን እድገት፣ ቴክኒካዊና ሳይንሳዊ እድገት በፍቅር በበጎ አድራጎት መንፈስ መነሳሳትና መመራት እንዳለበት እናስታውስ። በዚህ መንገድ ብቻ ነው ይህንን ሁልጊዜ ለሰው ልጅ ክብር አገልግሎት ማዋልና የሁሉንም በተለይም እጅግ ተቸግረው የሚገኙትን ሰዎች የኑሮ ሁኔታ ማሻሻል የሚቻለው። የተወደዳችሁ ወንድሞቼና እህቶቼ፣ ሁለተኛው የቫቲካን ጉባኤ የእውቀትና የክህሎት እንጀራን እንድንካፈል ይጋብዘናል። ይህም እያንዳንዱ ሰውና ሕዝብ አቅሙን እንዲያዳብር እንዲሁም በእግዚአብሔር እርዳታ በመተባበር የተሻለ የወደፊት ጊዜን እንዲገነባ ያስችላል።

0: ክቡራንና ክቡራት አድማጮቻችን ይህ ቀደም ሲል የሰማችሁት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ለተሰበሰቡ ምእመናን ያደረጉትን የጠቅላላ የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን ነበር ያስደመጥናችሁ። አብራችሁን በመሆን ስላዳመጣችሁን እጅግ ከፍ አድርገን እናመሰግናለን። አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የመስከረም 13 2019 ዓ.ም ተምረት ዕለታዊ ስርጭታችንን ነው። አሜሪካዊው የነገረ መለኮት ምሁር እንደ አውሮፓውያኑ የቀን አቆጣጠር የ2026ቱን የራዚንገር ሽልማት እንደሚቀበሉ ተገለጸ። ለዚህ ዜና ዝርዝር ባልደረባችን ዮሐንስ መኮንን።
1: አሜሪካዊው የነገረ መለኮት ምሁር የ2026ቱን የራዚንገር ሽልማት እንደሚቀበሉ ተገለጸ። እንደ ጎርጎሮሳውያኑ የ2026ቱ የራዚንገር ሽልማት አሸናፊ አሜሪካዊው የነገረ መለኮት ምሁር ዶክተር ጆን ካቫዲኒ መሆናቸው ታውቋል። የተሸለሙትም በጥንታዊው የቤተ ክርስቲያን አባቶች ላይ በተለይም በቅዱስ አጎስጢኖስ ላይ ባደረጉት ጥናት ላሳዩት ከፍተኛ ምሁራዊ ብቃት እንደሆነ ተገልጿል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሽልማቱን ለዶክተር ካቫዲኒ የሚሰጡት በቫቲካን በሚገኘው ሐዋርያዊ ሕንፃ ውስጥ ታህሳስ 10 2019 ዓመተ ምህረት እንደሚሆን ታውቋል። የዘንድሮው የራዚንገር ሽልማት የተሰጠው በአሜሪካ ኢንዲያና በሚገኝ የኖተርዳም ዩኒቨርሲቲ ውስጥ የነገረ መለኮት ፕሮፌሰር ለሆኑት ለዶክተር ጆን ካቫዲኒ እንደሆነ ታውቋል። ጥናታቸው ያተኮረው በጥንታዊ የቤተ ክርስቲያን አባቶች ላይ በተለይም የቅዱስ አጎስጢኖስን አስተሳሰብ በጥልቀት ለመረዳትና ለማስረዳት ራሳቸውን የሰጡ ምሁር በመሆናቸው እንደሆነ ተነግሯል። ዶክተር ጆን ካቫዲኒ ለሽልማቱ የተመረጡት በጆሴፍ ራዚንገር ፋውንዴሽን ሳይንሳዊ ኮሚቴ ሲሆን የጸደቀውም በርዕሰ ሊቃነ ጳጳሳት ሊዮ 14ኛ እንደሆነ ታውቋል። ቅዱስነታቸው ሽልማቱን ለዶክተር ጆን ካቫዲኒ የሚሰጡት ታህሳስ 10 2019 ዓመተ ምህረት እንደሚሆን ታውቋል። ዶክተር ካቫዲኒ ለሽልማቱ ያላቸውን ምስጋና ሲገልጹ እንደ ነገረ መለኮት ምሁር ያለኝን ጥሪ ለመኖር የሞከርኩት የአሌክሳንድሪያውን ኦሪጀን ምሳሌን በመከተል ነው ብለው፣ ኦሪጀን የቤተ ክርስቲያን ሰው የመሆን ፍላጎቱን በተደጋጋሚ የገለጸ የሦስተኛው ክፍለ ዘመን የነገረ መለኮት ምሁር ነበር ሲሉ አስረድተዋል። በኖተርዳም ዩኒቨርሲቲ ውስጥ ጥሬን እንደ ቤተ ክርስቲያን ሰውና እንደ ምሁር ሆኜ ለመኖር ችያለሁ ብለው፣ ሽልማቱ በተለይ እንደ ነገረ መለኮት ምሁር ባለኝ ጥሪ ለእነዚህ ሁለት ገጽታዎች ዕውቅና የሚሰጥ በመሆኑ አመስጋኝ ነኝ ሲሉ ተናግረዋል። የዶክተር ካቫዲኒ የምርምር ፍላጎት እስከ ዘመናዊው የነገረ መለኮት ጥናት የዘለቀ ሲሆን ለሁለቱም ማለትም ለምሁራዊና ሐዋርያዊ ዘርፎች ቁርጠኝነት ያላቸው መሆኑን የፋውንዴሽኑ ፕሬዚደንት አባ ሮቤርቶ ሬጎሊ ገልጸዋል። አባ ሮቤርቶ በገለጻቸው አሜሪካዊው ፕሮፌሰር በዋናነት የቤተ ክርስቲያን አባቶች በተለይም በቅዱስ አጎስጢኖስ ላይ ከፍተኛ ዕውቀት እንዳላቸውና በዘመናችን ነገረ መለኮት ላይ ጥናት አድርገዋል ብለዋል። ስለ ርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛና ስለ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ነገረ መለኮታዊ አስተምሮ ላይ በስፋት የጻፉ ከጥንት ጀምሮ እስከ 21ኛው ክፍለ ዘመን ድረስ ያለውን የቤተ ክርስቲያን ነገረ መለኮት ያጠኑ ምሁር ናቸው ሲሉ አስረድተዋል። ዶክተር ካቫዲኒ የራሲንገር ሽልማት የተቀበሉ 32ኛው ምሁር ሲሆኑ ሽልማቱ እንደ ጎርጎሮሳውያኑ ከ2011 ዓመተ ምህረት ጀምሮ እንደ መሠረታዊ የነገር መለኮት ትምህርት፣ ቅዱሳት መጻሕፍት፣ የቤተ ክርስቲያን አባቶች ጥናት፣ ፍልስፍና፣ ሕግ፣ ሶሺዮሎጂ፣ ሙዚቃን፣ አርኪቴክቸርንና ቅርጻቅርጽን ጨምሮ በኪነ ጥበብ ዘርፎች ለተመዘገቡ የምሁራዊ ስኬቶች ዕውቅናን የሚሰጥ እንደሆነ ታውቋል። በመጪው ህዳር ወር በአሜሪካና በአፍሪካ በጆሴፍ ራዚንገር ላይ የሚያተኩሩ ሦስት ጉባኤዎች እንደሚካሄዱ ታውቋል። እንደ ጎርጎሮሳውያኑ በ1927 ዓ ም ጀርመን ውስጥ በማርክትል የተወለዱት የቀድሞ ርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ በቀድሞ ስማቸው ጆሴፍ ራዚንገር የተወለዱበት 100ኛ ዓመት በመጪው የጎርጎሮሳውያኑ 2027 ዓ ም የሚከበር ሲሆን ዝግጅቱም አምና በሚያዝያ ወር እንደተጀመረና ፋውንዴሽኑ ይህን በማስመልከት ሦስት ጉባኤዎችን በማዘጋጀት ላይ እንደሚገኝ ታውቋል። የመጀመሪያው ዓለም አቀፍ ሲምፖዚየም ከጥቅምት 23 እስከ ጥቅምት 25 2019 ዓ.ም ድረስ በአሜሪካ ሚኒሶታ ግዛት ውስጥ በሚገኘው ሴንት ሜሪስ ዩኒቨርሲቲ የሚካሄድ ሲሆን ርዕሱም ውበት ያድነናል በሚለው የርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ ሥራዎች ውስጥ የሚታይ አድናቆትና ተስፋ የሚል እንደሆነ ታውቋል። የፋውንዴሽኑ ዋና ጸሐፊ ፕሮፌሰር ፒርሉካ አዛሮ እንደተናገሩት ይህ ዓለም አቀፍ ሲምፖዚየም ርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ ካቀረቧቸውና በዓመታት ሂደት ውስጥ ወሳኝ መሆናቸው የተረጋገጠውን ግንዛቤ እንደገና ይዳስሳል ብለው፣ ይህም በቴክኒካዊና በሞራል ጉልበት መካከል ሊፈጠር ስለሚችለው ክፍተት የሚያስጠነቅቅ ነው ብለዋል። አክለውም እጅግ ታዋቂ በሆኑ በርካታ የአሜሪካ ዩኒቨርሲቲዎች ውስጥ የሚገኙ ብዙ ሳይንቲስቶች ስለዚህ ክፍተት በደንብ እንደሚያውቁና የዩኒቨርሲቲውን ተፈጥሮና ተልእኮ በተመለከተ ርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ የነበራቸውን ቁልፍ ግንዛቤዎች እንደገና መተግበር አስፈላጊ መሆኑን እንደሚያምኑ አስተውለናል ብለዋል። ስለ ርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ የተዘጋጀው ሶስተኛው ሲምፖዚየም ከህዳር 9 እስከ ህዳር 12 2019 ዓ ም ድረስ በናይሮቢ ኬንያ የሚካሄድ ሲሆን በጋራ ያዘጋጁትም በኬንያ የታንጋዛ ዩኒቨርሲቲ እና የሚኒሶታው ሴንት ሜሪስ ዩኒቨርሲቲ እንደሆኑ ታውቋል። በመጨረሻም የርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ መቶኛ ዓመት የልደት በዓል ምክንያት በማድረግ ፋውንዴሽኑ የሚያዘጋጀው ትልቅ ጉባኤ እንደ ጎርጎሮሳውያኑ በ2027 ዓመተ ምህረት በሮም እንደሚካሄድ ታውቋል። ጉባኤው በዋናነት በሮም የሚገኙ ጳጳሳዊ ዩኒቨርሲቲዎችን የሚያካትት ሲሆን እነርሱም ግሪጎሪያን ጳጳሳዊ ዩኒቨርሲቲ፣ የቅዱስ ቶማስ አኩዊነስ ጳጳሳዊ ዩኒቨርሲቲ እና የሉምሳ ካቶሊክ ዩኒቨርሲቲ እንደሆኑ ታውቋል። ከስነ መለኮት ባሻገር ያሉትን የርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛን የሙዚቃ ተነሳሽነቶችን ለማጉላት እንፈልጋለን ያሉት ፕሮፌሰር አዛሮ በንግግራቸው መደምደሚያ ቀጣዩ ዓመት ዋና ዋና ኮንሰርቶችና ጉልህ የሆኑ የአምልኮ ስነ ስርዓቶች የሚፈጸሙበት ዓመት እንደሚሆን ገልጸው የርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ መቶኛ ዓመት የልደት በዓል የሚከበርበት ሚያዝያ 8 2019 ዓ ም በቅዱስ ጴጥሮስ ባዚሊካ ውስጥ በሚቀርብ ታላቅ የመሥዋዕተ ቅዳሴ ስነ ስርዓት እንደሚፈጸም ገልጸዋል።
0: አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የመስከረም 13 2018 ዓ ም ዕለታዊ ስርጭታችንን ነው። በኒውዮርክ ከተማ የሚካሄዱ የቦርጎ ውይይቶች ዓለም አቀፍ መሪዎችን እንደሚያገናኙ ተገለጸ። ለዚህ ዜና ዝርዝር ባልደረባችን ዮሐንስ መኮንን።
1: በኒውዮርክ ከተማ የሚካሄዱ የቦርጎ ውይይቶች ዓለም አቀፍ መሪዎችን እንደሚያገናኙ ተገለጸ። በኒውዮርክ ከተማ የሚካሄዱ የቦርጎ ውይይቶች ተነሳሽነት በአርቲፊሻል ኢንቴሊጀንስ ወይም በሰው ሰራሽ አስተውሎት በጤና እንክብካቤና ዘላቂነት ባለው የጋራ ጥቅም ላይ ለመወያየት ከተለያዩ ዘርፎች የተውጣጡ መሪዎችን በዚህ ሳምንት ውስጥ እንደሚሰበስብ ታውቋል። በኒውዮርክ ከተማ የሚካሄደው የመጀመሪያው ስብሰባ የቦርጎ ውይይቶች ተነሳሽነት ከንግድ፣ ከፋይናንስ፣ ከስነ ምርምር፣ ከሃይማኖት፣ ከጤና እንክብካቤ፣ ከስፖርት፣ ከሲቪል ማኅበረሰብና ከዓለም አቀፍ ተቋማት የተውጣጡ መሪዎችን የሚያሰባስብ ዓለም አቀፍ የአመራር መድረክ እንደሆነ ታውቋል። ከመስከረም 10 እስከ መስከረም 13 2019 ዓ.ም ድረስ ባለው ጊዜ ውስጥ ከ81ኛው የተባበሩት መንግሥታት ጠቅላላ ጉባኤ ጎን ለጎን የሚካሄድ ይህ ስብሰባ በሰኔ ወር በካስቴል ጋንዶልፎ በሚገኘው ውዳሴ ላንተ ይሁን መንደር የተካሄደው የመጀመሪያው መድረክ ቀጣይ እንደሆነ ታውቋል። እንደ መግለጫው ከሆነ ይህ ተነሳሽነት በካቶሊክ ማኅበራዊ ትምህርት ላይ የተመሠረተ ሲሆን የጋራ ጥቅምን በማገልገል ረገድ ለአመራር ሚና ትኩረት እንደሚሰጥ ታውቋል። እንደ አዘጋጆቹ ገለጻ መሠረት ውይይቶቹ ከአገርና ከተቋም ድንበሮች በላይ የሚዘልቁ ተግዳሮቶችን ለመፍታት ያለሙ ሲሆን እነዚህም በሰው ሠራሽ አስተውሎት ዘርፍ የሚታዩ እድገቶች፣ በሥራው ዓለም የሚታዩ ለውጦች፣ የጤና እንክብካቤን፣ ዘላቂ ልማትንና የሰው ልጅ ክብርን የሚመለከቱ ጉዳዮችን እንደሚያካትቱ ታውቋል። በውይይቶቹ መካከል ለተሳታፊዎች የሚቀርቡ ጥያቄዎች ምን እየገነባን ነው? ለማን እየገነባን ነው? በኋላስ ማን ይወርሳቸዋል? የሚሉ ሲሆን እነዚህ ጥያቄዎች ቴክኖሎጂን፣ ኢንቨስትመንትን፣ የጤናን ክብካቤን፣ አስተዳደርንና አመራርን የሚመለከቱ ውሳኔዎች በአሁኑና ወደፊት በሚመጡት ትውልዶች ላይ ምን ተጽዕኖ ሊያሳድሩ እንደሚችሉ ለማሳሰብና ለማበረታታት ያለሙ ናቸው ተብሏል። የውዳሴ ላንተ ይሁን ከፍተኛ የትምህርት ማዕከል ዋና ዳይሬክተርና የተነሳሽነቱ መስራች የሆኑት ብፁዕ ካርዲናል ፋቢዮ ባጆ በንግግራቸው የቦርጎ ውይይቶች ማዳመጥን፣ እርስ በርስ መገናኘትንና የጋራ ኃላፊነትን መሠረት ያደረገ ደፋር አመራርን የሚጋብዝ መድረክ ነው ሲሉ ገልጸዋል። በበርካታ ተቋማት እየጨመረ የመጣው መከፋፈልና አለመተማመን በሚገጥማቸው ወቅት መሪዎች አስቸጋሪ ጥያቄዎችን በቅንነት የሚወያዩባቸው፣ ልዩነቶችን አልፈው መተማመንን የሚገነቡባቸውና የሰውን ልጅ ክብር የሚያስከብሩ እንዲሁም የጋራ ጥቅምን የሚያራምዱ ተግባራትን ለመፈጸም ራሳቸውን የሚያዘጋጁባቸው መድረኮች ያስፈልጉናል ብለዋል። በኒውዮርክ የሚካሄደው ስብሰባ የአመራር ውይይቶችን፣ የግል ስብሰባዎችንና ስትራቴጂካዊ ውይይቶችን የሚያካትት ሲሆን አርዕስቶቹ ሰው ሰራሽ አስተውሎትና የሥራ ኃይል ለውጥ፣ የጤና እንክብካቤና ሰብአዊ ክብር፣ ዘላቂ ልማት፣ በተለያዩ ኢንዱስትሪዎች ውስጥ በስርዓት ደረጃ የሚደረጉ ለውጦች እንዲሁም እርስ በርስ በተሳሰረ ዓለም ውይይቱ በሰው ሰራሽ አስተውሎትና በሰብአዊነት፣ በዕድሜ መግፋትና በክብር፣ በስፖርትና በዲፕሎማሲ እንዲሁም በአመራር ላይ ያተኮረ እንደሆነ ታውቋል። ባለፈው ዓመት ከሰኔ 10 እስከ ሰኔ 12 ድረስ በካስቴል ጋንዶልፎ በሚገኘው የውዳሴ ላንቴሁን መንደር በተካሄደው የመጀመሪያው ውይይቶች ላይ ከ80 በላይ የዓለም መሪዎች መሳተፋቸው ሲታወስ፣ ውይይቶቹም በሰው ሰራሽ አስተውሎትና በሰብአዊነት በእድሜ መግፋትና ሊሰጠው በሚገባው ክብር በስፖርት በዲፕሎማሲና በአመራር ላይ ያተኮሩ እንደነበር ይታወሳል። በሰኔ ወር ላይ የተካሄደው ስብሰባው የተጠናቀቀው ታዳሚዎቹ ከርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጋር በግል ባደረጉት ስብሰባ ሲሆን፣ ውይይቱ በተከፋፈለ ዓለም ውስጥ የሞራል አመራርን ለማደስና እንደገና ለማሰብ የተደረገ በሂደቱ ውስጥ የመጀመሪያው እርምጃ እንደነበር ይታወሳል። የኖተርዳም ዩኒቨርሲቲ የመጀመሪያ ዲግሪ መርሃ ግብር ምክትል ፕሬዚደንት ተባባሪ ፕሮፌሰርና የውዳሴ ላንቴሁን ከፍተኛ የትምህርት ማዕከል ምክር ቤት አባል የሆኑት አባ ዳንኤል ግሩዲ ተነሳሽነቱ የአእምሮ ነጸብራቅን ከተግባራዊ እርምጃ ጋር ለማገናኘት እንደሚፈልግ ተናግረው፣ በዓለም ላይ እጅግ አጣዳፊ የሆኑ ተግዳሮቶች ከተቋማትና ከርዕዮተ ዓለም በላይ የሚነሱ ግንኙነቶችን ይፈልጋሉ ብለዋል። አዘጋጆቹ እንደሚሉት ውይይቱ የእያንዳንዱን ሰው ክብር የሚገነቡ ቴክኖሎጂዎችን፣ ተቋማትንና ስርዓቶችን በተለይም ተጋላጭ የሆኑትን ለማስተዋወቅ እንደሚፈልግ፣ ከውይይቶቹ የሚወጡ ሐሳቦችም በስዊዘርላንድ ዳቮስ በሚካሄደው የዓለም ኢኮኖሚ ፎረም ላይ እንደሚቀርቡ ይጠበቃል።

አድማጮቻችን የዛሬው የረቡዕ የመስከረም 13 2018 ዓ.ም ዕለታዊ ስርጭታችን እዚህ ላይ አበቃ። ጥያቄ ወይም ሂስ ካላችሁ በኢሜይል አድራሻችን amharico@spc.va በተሰኘው የኢሜይል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲቶር ኢየሱስ ክርስቶስ።